0: bacteria can, just like us, get a viral infection. And that harnessing the power of those useful viruses is nothing new. What is new is a suite of tools, fast genetic sequencing and artificial intelligence algorithms to help us match the best cocktail of phages to fight the infection. Human trials that fit our stringent modern safety standards are just starting in the UK. And who knows, maybe in a decade, every pharmacy will have a phage fridge, full of friendly viruses, ready to help sick patients.
1: This is the BBC World Service, delving into a world of secrets.
2: Exposing hidden realities.
3: It was kind of like an earthquake and everybody felt it.
2: Holding the powerful to account and telling the stories they don't want told.
4: It's astounding that anybody could get away with it.
1: World of Secrets. To listen, search World of Secrets online or wherever you get your BBC podcasts. This is the BBC World Service, and on our website you can explore more of our programmes, from documentaries to science. Listen and download at any time by going to bbcworldservice.com. On air, online and on smartphone, this is the BBC World Service, the world's radio station.
5: SBS, a world of difference. You're with SBS Tigrinya on mobile, online and on radio.
6: Is it some other local to mobile, online and radio the mahalal of SBS Tigrinya?
7: سلام زخبركم سمعتنا سمعتي راديو اس بي اس لومي سوني استران تشاتن سنه كلتشن استران شدشتني نهاد ساعه تدلنا تحستو قريبنا متينا لنا فلما حزبتات ابورجمنت تور ستريت ايلاندر نزي لومي مدبنا المحلل فلزلنا مريت باهلاوين ونت مخانو مافلتو نهب بزد ما اس بي اس تكرينيا نحزبتات قرانجرون واي وران نهاجر كلينن زحالفون زلون عبيت عدي كبري هب አቶ አራያ ካሳን ነዊህ ዓመታት ቋንቋ ትግርኛ ንምምዕባል ዝሕግዙ ዝተፈላለዩ ምፅናዕትታት ገይሩ ኣብ መርበብ ሓበሬታ ፅሑፋቱ ዘቕርብ እዩ ቋንቋ ትግርኛ ትማል ኣሎምን ከመይ ከም ዘሎን ንኽምዕብል ዘድልዩ ነገራትን ብዝምልከት መብሪ ሂብና ኣሎ ኣብ ናይ ቃል ምሕትት መደብና ክነቕርቦ ኢና ጸወታታት ፊፋ ዋንጫ ዓለም ናይ ጉጅለ ዙር ወዲኡ ድሮ ሎሚ ንግሆ ጸወታታት ዙር ኣውዲእካ ምሕላፍ ጀሚሩስ ካናዳ ንደቡብ ኣፍሪቃ ሓደ ባዶ ኣፋንያታላ ጸብጻብ ብዛዕባ እዚ ዝቐርብ ዘሎ ጦታታት ከነቕርብ ኢና ምንባር ኣብ ኣውስትራልያ ከምኡን ልኡኽና ዝሰደድልና ጸብጻብ ኣሎ ኣርሳቶም ሕብረት ኣውሮጳ ኣብ ትግራይ እናኸረረ ዝኸይ ዘሎ ወጥሪ ከም ዘሻቀሎ ገሊጹ ፕረዚደንት ኢሳያስ ኣፈወርቂ ሚኒስተር ከም ዝመዘዘ ብወግዒ ተገሊጹ ፔን ኢንተርናሽናል ንመንግስቲ ኤርትራ ብዛዕባ እስራት ጋዜጠኛታት ሓቲቱ ዝብሉን ካልእን ዘለዎ እዩ ድሕሪ ዜና ከነቕርቦ ኢና ንኹሉ መደባትና ንምክታል ምሳና ሓቢርኩም ክጠንሑ ዝዕድመኩም ኣዳላውን ኣቕራብን ዝመደብ ብየነ ሰመረ ሕጂ ብቐጥታ ኣብ ዕለታዊ ዜና ንሎሚ ሶኒ 29 ሰነ 226 ዘዳለናዮ ዜና ይቐርበልኩም ፈለማ ኣርሳቶም ብናይ ወፃኢ ፈጠርቲ ትሕዝቶ ኣብ ኦንላይን ዋን ኔሽን ዝግበር ዘሎ ጎስጓስ ኣዝዩ ዘተሓሳስብ ምዃኑ ናይ ሰልፍ ግሪን ሴነተር ሳራ ሃንሰን ገሊጻ ሃለዋ ሰውራ ኢራን ኣብ መላእ እቲ ዞባ ሓድሽ ተፃብኦታት እናተዘርግሐ ኣብ ዝኸደሉ ዘሎ መጥቃዕትታት ሕቡራት መንግስታት ኣሜሪካ ብዝሓየል መገዲ ምላሽ ንምሃብ ድሉ ምዃኑ ኣብ ጠንቂቑ ካናዳ ንደቡብ ኣፍሪካ ሓደ ባዶ ድሕሪ ምስዓራ ናይ ፈለማ ናብ ዙር 16 ዋንጫ ዓለም ዝሓለፈት ጓንታ ኮይና እዚ ሬድዮ ስፔስ ብቋንቋ ትግርኛ ዝፍኖ መደብ እዩ ኣርእስታት ዜናኹም ክሳብ መፀኒሕኩም ሰማዕትና ዝርዝራት እዩ ይቕፅል ብናይ ወፃኢ ፈጠርቲ ትሕዝቶ ኣብ ኦንላይን ዋን ኔሽን ዝግበር ዘሎ ጎስጓስ ኣዝዩ ዘተሓሳስብ ምዃኑ ናይ ሰልፍ ግሪን ሴነተር ሳራ ሃንሰን ያን ገሊጻ ጋርድያን ኣውስትራልያ ንዋን ኔሽን ዝድግፉ ናይ ፌስቡክ 14 ዓበይቲ ጉጅለ ብምምርማር ኣብዚ ዓመት እዚ ከም ዝተፈጥሩን ብመብዛሕትኦም ድማ ብናይ ወፃኢ ዲጂታላዊ ፈጠርቲ ትሕዝቶታት ዝከታተሉ ሰባት ብዝገብርዎም ዓበይቲ ናይ ማሕበራዊ መራኸቢታት ተፅዕኖ ፈጠርቲ እዮም። ፀብፃብ ዘጋርድያን ከም ዝገልፆ ገለ ጉጅለታት ብናይ ሓቂ ደገፍቲ ዝቆሙ እኳ እንትኾኑ ዝበፅሑ ግና ኣብ ወፃኢ ሃገራት ብዝርከቡ ብብዝሒ ኢንዶኔዥያውያን ምዃኖም ኣብዚ ጉዳይ ብዙሕ ምውሳእ ናይ ተሳተፍቲ ንምርካብ ጅቦኦም ዘኸዕብቱ ዘለዉ እዮም። ሳራ ሃንሰን ያንግ እዚ ነገር ክምርመር ኣለዎ ትብል።
8: And one nation has some serious questions to answer about what's really going on and what is really
7: One nation bzabati ab Australia zikayezollo nay bihaq entayun net political gosgwasom kib zeblo zollon hittotat kimilisallo izi binay wotsa hager zifitter zollo nay online tistotat one nation political gosgwas zakayedin zewtsen zollo minqisqas nkhullom australianwen aziz ashaqal khawnalo izi aynet nay wotsa mitetetaw a political selfin a political gosgwasin kimirmer izollo ኣብ መኻሪ መራኸቢ ብዙሓን ዋን ኔሽን ዝኾነ ሪቻርድ ሃንደርሰን ኣባላት እቲ ሰልፊ ንዓመታት ኣብ ፌስቡክ ብዝተዋፈሩ ክዋረዱ ፀኒሖም እዮም ክብል ብቴሌፎን ንዘጋርድያን ከም ዝነገሮ ተፈሊጡሎ ኤስቢኤስ ተወሳኺ ርእቶ ንምርካብ ንዋን ኔሽን ሓቲቱ ነይሩ። ሓደ ሰብኣይን መንእሰይ ወዱን ካብቲ ኣብ ቬንዙዌላ ዘጋጠመ ምንቅጥቃጥ ምድሪ ኣብ ትሕቲ ፍርስራስ ህንፃ ተቐቢሮም ሉ ዝፀንሑ ተጎቲቶም ወፂኦም። ጉጅለታት ኣድሑን ናይ ኣሜሪካን ፈረንሳን ነቶም ፅምዲ ካብቲ ክንዲ ጎቦ ዝተኾመረ ፍርስራስ እዮም ኣውፂኦሞም። ኣብታ ሃገር ክልተ ሓያል ምንቅጥቃጥ ምድሪ ድሕሪ ምግጣሙ ክሳዕ ሕጂ 33 ሰባት ካብቲ ተደብዮም ሉ ዝፀንሑ ከም ዝወፁን ግዜያዊ ፕረዚደንት ሃገር ደልሲ ሮድሪገዝ ገሊፃ። በዚ ምንቅጥቃጥ ምድሪ እንተወሓደ 1457 ሰባት ሞይቶም ኣሉ፣ ብኣሽሓ ዝቁፀሩ ድማ ዳሃዮም ጠፊኡ ይርከብ። ካብቶም ኣብ ቬኔዙዌላ ዘጋጠመ ክልተ ቀተልቲ ምንቅጥቃጥ ምድሪ ዝደሓኑ ሰባት ኣብ ግዝኣት ላጓርያ ኣብ ዝርከብ ግዜያዊ ማዓስከራት ተዓቂቦም ኣብ ዘለውሉ ዋሕዲ ማይ መድሃኒትን መሰረታዊ ነገራትን የጋጥሞም ኣሎ ተባሂሉ። ብሰንኪ ዝፈረሰ ህንፃታት ወይ ናይ ትሕተ ቅርፂ ድሕነት ስክብታታት ንሓየሉ መዓልታት ናብ መንበሪኦም ክምለሱ ንዘይክእሉ ነበርቲ ግዜያዊ ማዕቀቢ ተገይርሎም ኣሎ። ሰበስልጣንን ወለንተኛታትን ዘድሊ ነገራት የቕርቡ እኳ እንተለዉ እቶም ነበርቲ ግን ኣብቲ ማዕቆቢታት ከቢድ ሕፅረት ቀረበ የጋጥሞም ከም ዘሎ እዮም ዝገልፁ። እዚ ዝስዕብ ተቐማጢ እቲ ከባቢ ሰባት መሰረታዊ ነገር ንምምላእ ይቃለሱ ከም ዘለው እዩ ዝዛረብ።
9: We are short on drinking water and basic daily necessities.
7: ቀረብ ዝስተ ማይን ማዓልታዊ ዘድልዩ መሰረታዊ ነገራትን ሓፂሩና ኣሎ። መድሃኒት ዘድልዮም ሕሙማት ኣለውና። ኣብዚ እዋን እዚ ነገራት ከቢድ እዩ ዘሎ። ኣሜሪካ ኣብ ልዕሊ ዕላማታት ኢራን መጥቃዕትታት ኣብ ትፍንወሉ ዘላ እዋን ኣብ መንጎ ኣሜሪካን ኢራንን ዝፀንሐ ተፃብኦታት መመሊሱ እናገደደ ብምኻዱ እቲ ኣወሽ መጥቃዛ ዝካየድ ዘሎ መጥቃዕትታት ደው ንምባል ዝተፈረመ ስምምዕ ውዕል ኣብ ሓደጋ ወዲቑ ከይከውን ስክፍታታት ፈጢሩ። ባሕሬን ኣብ ንጎ ቀዳም ኣብ ልዕሊ ሓያል ዕላማታት ብድሮን ኢራን ዝተፈፀመ መጥቃዕቲ ክትገልፅ ከላ ሓደ ናይ ዓዲ እንግሊዝ ናይ ሓለዋ ባሕሪ ትካል ድማ ናይ ንግዲ መርከብ ከም ዝተወቕዐት ገሊፁ። ኣብቲ መጥቃዕትታት እታ መርከብ ዝነበረ ኩነታት ግን ብኡንብኡ ኣይነፀረን። እቲ ዝሓለፈ ሰሙን ኣብ መንጎ ኢራንን ኣሜሪካን ዝተገብረ ስምምዕ ነቲ ካብ ዝሓለፈ 28 ለካቲት ኣትሒዙ ኣሜሪካን እስራኤልን ኣብ ልዕሊ ኢራን ዝፈፀሞ መጥቃዕትታት ካብ ዝጅምር ነጀው እቲ ኣብቲ ዞባ ሰፊን ዘለዎ ጥሪ ዘህድእ እዩ ተባሂሉ ተስፋ ተገይሩሉ ነይሩ። እዚ ከምዚ ንከሎ ሓለዋ ሰውራ ኢራን ኣብ መላእ እቲ ዞባ ሓድሽ ተፃብኦታት እናሰብሐ ዝኸደሉ ዘሎ ነቲ ምስ ሕቡራት መንግስታት ኣሜሪካ ዝተገብረ ስምምዕ ኣብ ስግኣት ዘውድቕ ዝሓየለ መገዲ ምላሽ ንምሃብ ድሉ ምዃኑ ኣጠንቂቑ። ኣብ ኩዌትን ባሕሬንን ኣብ ዝርከብ ወታደራዊ ማዓስከራት ኣሜሪካ ከምኡውን ኣብ ገማግም ኢራን ኣብ ዝርከብ ናይ ንግዲ መራኽብን መሳለጥያታትን ንመጥቃዕቲ ድሕሪ መጥቃዕትታት ድሕሪ ምፍፃሙ እቲ ሓደ ወገን ነቲ ካልእ ነቲ ስምምዕ ከም ዝጠሓሰ ይካሰሱ ከም ዘለዉ ፀብፃባት ይሕብሩ። ፕረዚደንት ኣሜሪካ ዶናልድ ትራምፕ ድሕሪ እዚ እስላማዊት ሪፑብሊክ ሃገር ደጊም ከም ዘይትውሉ ብምግላፅ ተወሳኺ ወታደራዊ ስጉምቲ ከም ዝወስድ ኣብ ማሕበራዊ መራኸቢ ትሩዝ ሶሻል ፅሒፉ። ዋሃብ ቃል ኣይኣርጂሲ ሑሴን ሞሃቢ ኢራን ንዝኾነ ይኹን መጥቃዕቲ ግብረ መልሲ ንምሃብ ድልውት እያ ክብል ይገልጽ።
10: This is simply the nature of our enemy.
7: እዚ ባህሪ ናይ ጸላኢና እዩ እዚ ተግባር እዚ ዘይግባእን ንዝኣተዎ መፀበብ ፀዓ ዝፍዘፍርስን እዩ ኣብ ዝኾነ ይኹን እዋን ድማ ከምኡ ክገብር እዩ ባህርያቱ ስለ ንፈልጥ ነዚ ምስ ባህሪ ጸላኢ ዝሰማማዕ ጌርና ስጉምቲ ክንወስድ ኢና ልዕሊ ኩሉ ኣገዳሲ ዝኾነ ግን ንጸላኢ ወትሩ ምላሽ ምሃብ ክቕፅል እዩ ንሕና እውን ከምኡ ምግባርና ክንቅፅል ኢና ሚኒስተር መራኸቢታት ኣኒካ ዌልስ እንቲ ኣብ ማሕበራዊ መራኸቢታት ንትሕቲ ዕድመ ዝተገብረ እገዳ እንተወሓደ ን3 ዓመት ዘይፀሪ ክኸውን ከም

0: ትፅቢታ ምዃኑ ገሊጻ ዓበይቲ ኩባንያታት ቴክኖሎጂ ነቲ ኣብ ማሕበራዊ መራኸቢታት ንቆልዑ እተገብረ እገዳ ኣብ ግብሪ ኣይውዓሎኦን ዘለዋ ዝብል ክስታት ኣብ ዝበፅሐሉ ዘሎ ሰልፊ ጥምረት ሕግታት ሰልፊ ለበር ይፈሽል እዩ ዘሎ ክብል ገሊጹ። ፌደራል መንግስቲ ኣውስትራልያ ነቲ ዝፀንሐ እገዳታት ንምድልዳል ይዳሉ ኣሎ። በዚ ኣብ ማሕበራዊ መራኸቢታት ዝነጥፋ ኩባንያታት ነቲ እገዳ ብዘይ ምትግባርን ናይ ኣስታት 99,000,000 ዶላር መቕፃዕቲ ክብየነለን ንምውሳን እውን ይቀራርባ ኣሎ። ኣኒካ ዌልስ ኣብ ቀረባ እዋን ተገብረ መፅናዕቲ ከም ዘበልክቶ ኣብ ኦንላይን ዝረአ ምንሻው ወይ ቡሊንግ ከም ዝነከን ናብ ጎዳኢ ትሕዝቶ ምቅላዕ እውን ከም ዝጎደለ ትሕብር።
1: It is always going to be more difficult when you are taking something away from under 16s who have already had social media accounts for some time.
0: ካብቶም ቅድሚ ሕጂ ናይ ማሕበራዊ መራኸቢ ሕሳብ ወይ ኣካውንት ዝነበሮም ትሕቲ 16 ዓመት ዕድሚኦም መንእስያት ገለ ነገር ክትወስድ ከለኻ ኣዝዩ ኣፀጋሚ ዝኸውን ሓሳበይ ድማ ኣብ 9 ዓመትን ኣብ 5 ዓመትን ዕድመን እዩ። እዚኣቶም 16 ዓመት ክሳብ ዝመልኦም ፈፂሞም ናይ ማሕበራዊ መራኸቢ ኣካውንት የብሎምን። እዚ ባህላዊ ለውጢ እዚ ድሕሪ ግዜ እዩ ዝመፅእ። ኣብ ዝሓለፈ ሰሙን ብዩጋብ ዝተገብረ መፅናዕቲ ከም ዘመልክቶ ኣብ ቀረባ እዋን 300ታዊ ናይቶም ካብ 13 ክሳብ 15 ዓመት ዝዕድሚኦም መንእስያት ስፖርት ኣብ ምፅዋት ዝያዳ ግዜ የሕልፉ፣ 27 ካብ 100 ድማ ዝበለፀ ድቃስ ይድቁሱ ከም ዘለዉ እቲ ፀብጻብ ዝሕብር እዩ። ናብ ፀወታታት ፊፋ ዋንጫ ዓለም ምስ ንሰግር ካናዳ ንደቡብ ኣፍሪቃ ሓደ ብባዶ ድሕሪ ምስ ዓራ ናይ ፈለማ ናብ ዙር 16 ዋንጫ ዓለም ዝሓለፈት ጓንታ ኮይና ስቴቨን ኤክስታኩ ነታ መዕወቲ ትሸቶ ኣብ መበል 92 ደቂቂ መዝጊብዋ። ትማሊ ዝውዕለ ናይ መወዳእታ ዙር ናይ ጉጅለ ፀወታታት ምስ ንርኢ ዲኣር ኮንጎም ንመጀመርታ ግዜ ኣብ ዘደንቕ ኩነታት ኣብ መበል 17 መዓልቲ ውድድራት ዋንጫ ዓለም ፊፋ 2026 ንፈለማ እዋን ናብ ጉጅለ ኣውዲእካ ምሕላፍ ሰጊራ ዝተረፈ ትሕዝቶ ብከምዚ ስዕብ ተዳልዩሎ። ኮንጎ ካብ ድሕሪ ተበጊሳ ንኡዝበኪስታን 3-1 ረቲዓ ንመጀመርታ እዋን ናብ መድረኽ ውድድር ኣውዲካ ምሕላፍ ዋንጫ ዓለም በፂሓ። ዮሃን ቬሳ ክልተ ሸቶ ከቁፅር ከሎ ፊስቶን ማሂለህ ድማ ነታ ታሪካዊት ዓወት ብሳልሳይ ሸቶ ኣረጋጊፅዎ። ኣብ ካልእ ፀወታታት ድማ ኣልጀርያን ኦስትሪያን ኣብቲ ናይ መወዳእታ ግጥም ናይቲ ጉጅለ 3-3 ብማዕረብ ፀወታ ወዲአን። ኦስትሪያ ነቲ ኣብ ናይ መወዳእታ ደቕቕ ሳሻ ካልጂቺ ብዘእተዋ ሸቶ ንክልቴን ሃገራት ናብ ዝቕፅል ዘሕልፈን፣ ንኢራን ድማ ካብ ጉጅለ 32 ትበፅሓሉ ተስፋ ዘብነነ ኮይኑ ተወዲኡ። ኣብ ጉጅለ ኬ ፖርቹጋልን ኮሎምብያን ኣብ ዙር 32 ቦታ ዘትሕዘን ማዕረ ንማዕረ ተፋንየን። እዚ ከምዚ ኢሉ እንከሎ እንግሊዝ ካብ ጁዱ ቢንግሃምን ሃሪኬን ብዝረኸበተን ሽቶታት ንፓናማ 2-2 ብምዕዋት ኣብ ጉጅለ ኤል ቀዳመይቲ ኮይና ናይቲ ዙር ፀወታ ዛዚማ። ክሮኤሽያ ኣብ ልዕሊ ጋና ብዘደንቕ መገዲ ተዓዊታ ካልኣይ ቦታ ክትሕዝ ከላ፣ ብላክ ስታርስ ኣብ ሳልሳይ ደረጃ ተሰሪዓ ናብ ዝቕፅል ዙር ዝሓልፋ ጋንታታት ብምዃን ጋና ካብተን ዝሓለፋ ኮይና ኣላ። በዚ ከዓ ፖርቹጋል ኣንጻር ክሮኤሽያ ኣብ ዙር 32 ክትገጥም ብምዃና ዘደንቕ ፀወታ ክኸውን ትፅቢት ይግበር። ናብ ጋንታ ሶኮርስ ምስ እንሓልፍ ኣውስትራልያ ኣብ ዙር 32 ቀዳም ምስ ግብፂ ክትገጥም እያ። ናይ ቀደም ተፃዋታይ ሶኮርስ ሃሪኩዌል ጌጋ ንምግባር ቦታ ከም ዘይህሉ ገሊፁ፣ ኣውስትራልያ ኣብቲ ፀወታ ዝያዳ ክትፃወት ኣለዋ ክብል ድማ ሚዒዱ። ኩሉ ግዜ ኣፀጋም ፀወታ ክኸውን እዩ ትፈልጥ። ነቲ ንሳቶም ናይ ጉጅለ ፀወታ ምስ ሰገርካ ካብ ዝኒንዮ ብዛዕባ ሕጂ ክኸውን ዘለዎ ኣብዚ ናይ ወዲቅካ ምሕላፍ ደረጃ እቲ ዝበለፀ ፀወታ ኩዕሶ እግሪ ክትፃወት እዩ ዘለካ። ከምኡ ክንገብር ከም እንኽእል ድማ ተስፋ ንገብር። ሓደ ስጉምቲ ድማ ናብ ተወሳኺ ደረጃ ዕብየት ዘምርሕ እዩ። ማቲው ሊክን ጃኮብ ኢታልያኑን ብምጉድኦም ንዝተረፈ ፀወታታት ኣይክፃወቱን እዮም። ኣሰልጣኒ ታጋንታ ቶኒ ፖፖቪች ነቲ ብቐዳም ምስ ግብፂ ምስ ኢራን ኣብ ተፃወትትሉ እዋን ብዘጋጠሞ ምጉዳእቲ ዝቃለሰሎ መሓመድ ሳላሕ ኮኸብ ተፃዋታይ ግብፂ ብቐሊሉ ከም ዘይርዮ ኣፍሊጡሎ። ኩራ ሰማዕትና ዜና ቅድሚ ዛሙ ሎሚ ዘሎ ኩነታት ኣየር ቀንዲ ከተማታት ኣውስትራልያ ክሕብረኩም ኣብ ፐርስ ክዘንብ እዩ ዝለዕለ 18 ዲግሪ ሴንቲግሬድ ኣብ ኣደላይድ እውን ተመሳሳሊ ኩነታት ኣየር ዝለዕለ 18 ኣብ መልበን እውን ክኻፍ እዩ ዝለዕለ 17 ኣብ ሆባርት ፀሓይ ክውዕል ዝለዕለ 15 ኣብ ካምቤራ ክዘንብ ተኽእለሎ ዝለዕለ 15 ኣብ ሲድኒ ክዘንብ እዩ ዝለዕለ 20 ኣብ ብሪስበን እውን ክዘንብ እዩ

ዓለ 21 ዲግሪ ሴንቲግሬድ ኣብ ዳርዊን ፀሓይ ኩዕል ዝለዓለ 31 ዲግሪ ሴንቲግሬድ ሎሚ ሓደ ናይ ኣውስትራልያ ዶላር 69 ሳንቲም ናይ ኣሜሪካ ዶላር ከምኡን ሓደ ናይ ኣውስትራልያ ዶላር 109 ቅርሽን 62 ሳንቲም ናይ ኢትዮጵያ ብር ይሽረፍ ኣሎ ዜና ወዲና ኣለና

0: Miami, July 5th and July 31st. Ice Cube's Big 3 is back at the Amerant Bank Arena. Featuring big stars like Dwight Howard, Joe Johnson, Lance Stephenson, and more. And featuring your home team, the Miami 305, led by Michael Beasley. Grab your tickets now at big3.com/tickets or Ticketmaster. Presented by iHeart.
1: SBS is Australia's most trusted multilingual broadcaster. Our listeners are loyal, highly engaged, and have supported countless local businesses. We offer advertising packages for businesses of all sizes. Our experienced sales team will guide you through the process of owning a great campaign. Bring your own ad or have our production team make you something in one of our 68 languages. Start the conversation with your new audience today. Email sales@sbs.com.au.
2: Why do people want to be at work? To feel heard, appreciated, part of something, and to know there's a career path for everyone. Inclusive workplaces are linked to increased innovation, productivity, and employee satisfaction. Make your organisation a place where people want to be. For inclusion and diversity training, visit inclusion-program.com.au.
3: We are currently in an ad break. Your program will resume shortly. You're listening to SBS Audio. We are currently in an ad break. Your program will resume shortly.
4: ኩራስ ማትና ካብዚ ቀጽሉ ዝቀርብ ሎክና ሰደደልና ጸብጻቢ ጸገ ክንፈ ኣብ ከባቢና ዝማዕበሉ ዜናታት ኣዋሂዱ ኣቕሪቦሎ ናብ ከብለኩም
5: ሰላም ጥዕና ሃበልና ከመይ ቅኒኩም ኩብራት ተኸታተልቲ SBS ትግርኛ ንሰዓት ተዳለው ዜናታት እንሆ ፍለማርእስታቶም ክነቐድም ሕብረት ኣውሮፓ ኣብ ትግራይ እናኸረረ ዝኸይድ ዘለዎ ጥሪ ከም ዘሸቐሎ ገሊጹ ብካልእ ገጽ ኣባል ቤት ምክሪ ኣሜሪካ ብራድ ሽርማን ናይ ቪዛ እገዳ ናይ ኣሜሪካ ኣብ ልዕሊ ሕወሓት ነቒፉ ፕረዚደንት ኢሳያስ ኣፈወርቂ ሓዱሽ ሚኒስተር ከም ዝመዘዘ ተገሊጹ ፔን ኢንተርናሽናል ንመንግስቲ ኤርትራ ብዛዕባ ኣስራት ጋዜጠኛታት ሕቶ ኣቕሪቡ ኢትዮጵያ ናብ ሃገሮም ክባረሩ ዘይኽእሉ ሓተት ዕቑባ ካብ ሕብረት ኣውሮፓ ክትቅበል ምዃና ተገሊጹ ብካልእ ሓበሬታ ሓዱሽ ውሳነ ቤት ፍርዲ ኣሜሪካ ብጉዳይ ስደተኛታት ኢትዮጵያ ጸቕጢ ከም ዝፈጠረ ተሓቢሩ ዝብሉ ነስዓት ተዳለዉ ዜናታት እዮም ናብ ዝርዝራቶም ሕብረት ኣውሮፓ ኣብ ትግራይ እናኸረረ ዝኸይድ ዘለዎ ጥሪ ከም ዘሸቐሎ ገሊጹ ኣብ ቀረባ እዋን ዝረኣዩ ምዕባለታት ነቲ ንኽልተ ዓመት ዝቐጸለ ኩናት ትግራይ ዘብቅዐ ስምምዕ ፕሪቶርያ ከዳኸሞ ከም ዝኽእል እውን ኣጠንቂቑሎ ኣብ ኣዲስ ኣበባ ዝርከብ ቤት ፅሕፈት ልኡኽ ሕብረት ኣውሮፓ ብዘውፅኦ መግለጺ ህዝባዊ ወያነ ሓርነት ትግራይ ሕወሓት ነባር ክልላዊ ቤት ምክሪ ምቛሙን ግዱድ ወታደራዊ ግፋ ብምጥቃስ ኣብ ሰሜን ኢትዮጵያ ዘለዎ ጥሪ ከም ዘሸቐሎ ኣመልኪቱ ኣሎ ሕብረት ኣውሮፓ ስጉምትታት ንውዕላት ስምምዕ ሰላም ፕሪቶርያ ዝጥሕስ ምዃኑን ኣስሚሩ ኣሎ ፌደራል መንግስቲ ይኹን ሕወሓት ምልኦ ተገበራ ስምምዕ ፕሪቶርያ ብዝምልከት በፁ ዘተ ክጅምር እውን እቲ ሕብረት ተሓሳሲቡ ብተወሳኺ ብሕብረት ኣፍሪካ ዝምራሕ ናይ ሽምግልና ፃዕርታት ከም ዝድግፍ እውን ኣረጋጊጹ እዚ መግለፂ ሕብረት ኣውሮፓ ነቲ ቅድሚ መዓልትታት ካብ ኤምባሲ ኣሜሪካ ኣብ ኣዲስ ኣበባ ዝወፀ መግለፂ ስዒቡ ዝመፀ እዩ እቲ ኤምባሲ ንጉዳይ ትግራይ ብዕቱብ ይከታተሉ ከም ዘሎ ብምግላፅ ስምምዕ ፕሪቶርያ ምሉእ ብምሉእ ክትግበር ፀዊዑ ነይሩ እዩ ነዚ መግለፂ ዘውፅት ኣሜሪካ ብልዕሊ ኣኽረርቲ ዝበለቶም ኣባላት ሕወሓትን ናይ ቀረባ ስድራ ቤቶምን ናይ ቤዛ ኣገዳ ከም ዘንበረት ካብ እትገልፅ ድሕሪ ሓደ ሰሙን እዩ ብካልእ ሓበሬታ ኣባል ቤት ምክሪ ኣሜሪካ ብራድ ሽርማን ናይ ቪዛ ኣገዳ ብልዕሊ ሕወሓት ነቒፉ ኣባል ቤት ምክሪ ወከልቲ ህዝቢ ኣሜሪካ ብራድ ሽርማን ኣሜሪካ ብልዕሊ ሰበስልጣን ሕወሓት ናይ ቪዛ ኣገዳ ምግባራ ነቒፉ ኣሎ ሸርማን ኣብ ኢትዮጵያ ሰላም ክሰፍን ዝደልዩ ኣካላት ዕቅን ሰላምን ንምርጋፅ ምስ ኩሎም ተሳተፍቲ ግጭት ክስሕሑ ይግባእ ክብል ኣብ ናይ ኤክስ ገጹ መልእኽቲ መሓላለፉ ሚኒስትሪ ጉዳይ ውፅኢ ኣሜሪካ ኣብ ትግራይ ዘሎ ቆልውላዊ ከይፍታሕ ዕንቅፋት ኮይኖም ወይ ኣብ ምዕንቀፍ ተሓበበርቲ ኮይኖም እዮም ዝበሎም ቁፅሮም ዘይተገልፀ ኣባላት ሕወሓት ናይ ቀረባ ስድራ ቤቶምን ቅድሚ ሓደሶምን ናይ ቪዛ ኣገዳ ከም ዘንበረ ዝዝከር እዩ ፕረዚደንት ኢሳያስ ኣፈወርቂ ሓዱሽ ሚኒስተር ዞባ ምሕዳራት ከም ዝመዘዘ ብወግዒ ተገሊጹ መሰረት መንግስታዊ ማዕከናት ዜና ኤርትራ ዝሃቦ ሓበ

በጻትሉ ውፅኢታት ኣመዝጊባ እዚ ማለት ድማ ኣብ ምድባ ካልይቲ ተርታ ሒዛ ብምውዳእ ናብ ዙር 32 ሓሊፋኣላ ኣርባዕተ ሓምለ ድማ ንሻምፒዮናት ካላኽል ኣርጀንቲና ክትግጥም እያ ኩሎም 104 ግጥማት ዋንጫ ዓለም ፊፋ 2026 ኣብ ኤስቢኤስ ኤስቢኤስ ቫይስላንድን ኤስቢኤስ ኦንዲማንድን ብቐጥታ ብነፃን ብምልኦምን ክትዕዘብዎም ትኽእሉ ኢኹም።

0: ዋናቲ ፅሕፍ እዩ ኣብኡ ኣተኪርና ኢና ክንዛርብ የቐኒለ ኣትዋርኣያ ምናልባት ብዛዕባ ርእስኻ ሓፂር መላለ ሃበና እሞ ናብቲ ሕቶታተይ ክምለስ
1: ግርም ፈላማ ኣብ ምዕባል እሩምን ምዕሩይን ትግርኛ ዘካይዶም ንጥፈታት ንኸካፍል ዕድል ብምርካበይ ንኣኻ ብኤደ ከምኡውን ንማዕክን ሬድዮ ኤስቢኤስ ኣውስትራልያ ኣመስግን። ኣርኣያ ካሳ ኣበሃል ኣብ ኣስመራ ኤርትራ ተወሊደ ኣብ ካልጋሪ ካናዳ ነበር። ንትግርኛ ብዝምልከት ዝፃፎም ኣብ ሰዋሱ ዘተኮር እዮም። ንሱ ከዓኒ እንታይ ይጎዲልና እንታይ ከገበር መብዛሕትኡ መባእታ ሰዋሱ ኣብ ትምህርቲ የለን ከም ህልው ግን ይዝንቶ እዩ። ስለዚ መብዛሕትኡ ዕዮታተይ ኣብኡታት ዝተመርኮሰ እዩ።
0: ትግርኛ ብዙሕ ፀገማት ከም ዘሎ ኢካ ተኪርካ ትዛረብ፣ ንሱ ድማ ኣይማዕበለን ኣብቲ ኣርባዓታት ዝጀመሮ ምዕባለ ወይ ገስጋስ ኣብኡ ደው ኢሉ እዩ ዘሎ። ብመሰረቱ እውን ኣብ ዋላ ብዚ ኮይና ነቲ ናይ ሽዑ ዝነበረ ምዕባለ እንዳወደስና ኢና ንኸይድ ዝብል ብፍላይ ኣብታ ትግርኛ ንክኩላዕ ካብ ዓንኪላዊ ነግሒ ይውፃእ ዝብል ዓንቀፅ ዝፀሓብካዮ ኣሎ። ኣብ 1940ታት ተጀሚሩ ዝነበረ ገስጋስ ግን ኣብኡ ደው ከም ዝበለ ኢካ ትዛርብ። ከምኡ ድዩ ዘሎ ናይ ብሓቂ እንታይ እዩ ዓንቂፅዎ? ብፍላይ ኣብዚ እዋን እዚ ኣብ ኤርትራ ንድሕር ከድና ዳርጋ ናይ መንግስቲ ቋንቋ ትግርኛ ዝኾነሉ መፅሓፍቲ ብብዙሕ ዝፀሓፈሉ ኣብ ዘለዎሉ እዋን ንምንታይ ከምኡ ናትካ ግምጋም ኣቐሚጥካ?
1: ግርም ነዚአን ብራንስ ኣብ ክልተ ሃፊለ ክርእየን፣ ሓደ እቲ ቋንቋ ዝርባቢ ቋንቋ ኮኑ ሓደ እቲ ትምህርታዊ ዝብል ስሩዕ ትምህርቲ ንሓፋሽ ክውሃብ ዝጀመረ ወታደራዊ ምምሕዳር ብሪጣንያ ኤርትራ መስኣተወ 1943 እዩ። ኣብቲ ሽዑ ኤሎንድሮፍ ዝበሃል መስራቲ ናይ ሶምናዊ ጋዜጣ ኤርትራ ካውንስል ዝብል ንምዕባል ትግርኛ ዝብል እዚ ደረጃ ዝሓለወ ንምውፃእ ተተኺሉ ነይሩ። ግን በቲ ፖለቲካዊ ነውፅታት ናይቲ እዋን ደስኪሉ 1945 ጀሚሩ 49 ጠጠው ኢሉ እዩ። ንመጀመርያ ስሩዕ ኣኼባ መምዕባል እንታሽ ጉባኤ ዝተካየደ 1944 እዮም። ዋላ እንተኾነ እውን እቲ ከጅመር ከሎ እቲ ትምህርቲ መባእታ ካብ ቀዳማይ ክሳብ ራብዓይ ትግርኛ ብድሕሪኡ እንግሊዝ እዩ ነይሩ። ክሳብ ብስርዓት ናይ ኣምሓርኛ ዝትካእ እቲ ስርዓተ ትምህርቲ ናይ ኤርትራ ክሳብ ራብዓይ ነይሩ። ኩሎም ብካሊእ ትምህርቲ ወዲኦም ተመሊሶም ዝምህርዎ ዝነበሩ እውን ናይ ራብዓይ ክፍሊ ፍልጠት ዘለዎም ሰባት ጥራዩ ኣብ ራብዓይ ክፍሊ ከዓ ሰዋሱ የለን። ስለዚ እሩምን ፀርፍን ሰዋሱ ከይተመሃርካ ስነ ፅሑፍ ከተማዕብሎ ኣይትኽእልን ኢኻ። በንፃሩ ተኻልኣይ ዝበልኩ ከዓኒ ትግርኛ ፊደላት ቆፂርካ ኣላጋቢብካ ንምፅሓፍ ከም እትዛረቦ ኣይትፅገምን ኢኻ።
0: እንታይ ማለት
1: እቲ ዘርኣ ምስ ሕጂ ኣነ ንስኻ ንዕልሉ ዘለና ከምኡ ገይረ ክፃሕፎ ቀሊል እዩ። እዚ ዋላ ብናይ ምዕራብ ቤት ፍርዲ እንተዳሪኻ መሰኻኸር መፅ ከለዉ እቶም ዝስንዱ ኣለዉ። እቶም ትስንዱ ከምቲ ትምስክር ዝዛረቡ እዮም ዝፅሕፍዎም በሪ ብእሩም እንግሊዝኛ ኣይፅሕፍዎን እዮም። ስለዚ ስነ ፅሑፍ እንግሊዝኛን ምዝርራብ እንግሊዝኛን ነንበይሉ እዩ። ትግርኛ ግን ክልቲኡ ሓደ እዩ። ሕጂ ብሰዋሱ መፂኻ ክትንትኖ እንከለካ ኢደ እግሪ ዘብሉ እዩ ዝኸውን። ብዝርርብ መልከት ነቲ ፅሑፍ ኣንቢብና ናይ ምርዳእ ኣይንፅገም እዩ። ፊክሽን ኩሎም ቶም እዞም ልበወለድ ዝነበሩ ሽዑ ዝፅሓፉ ኩሎም ይነበም እየ ነይሩ ይርዳእኒ ነይሩ ክሳብ ሕጂ እውን ይርዳእኒ እዩ። ግን ከምቲ ዝዛረቦ ፅሕፈት ምኳኑ ካብ ናይ ፅሑፋት ወልዳ ወልደ ማርያም ክሳብ እዚ ሕጂ ዝፅሓፉ እንተዳሪኻዮም ኩሎም ዝርረባዊ ፅሑፍ እዮም እምበሪ ብሰዋሱ ሕግታት ተኸቲሎም ዝፅሓፉ ይኮኑ። ስለምንታይ እዮም ሰዋሱ ተኸቲሎም ዘይፅሓፉ ክንብል ከሎና ከዓኒ ትምህርቲ ሰዋሱ ስለዘየለ።
0: ግን ኣብ ዝተፈላለዩ እዋናት ፍተን እዩ ጉባኤ ይግበር ብዩኒቨርሲቲ ደረጃ ናይ ኣስመራ ዩኒቨርሲቲ ተዘይተጋጌ ድሓር እውን ናብ መቐለ ድሕሪ ቴስዓታት እውን ካብ ኣስመራ ዝመፁ ናይ ትግራይ ምሁራትን እውን ተኣኪቦም ከምኡታት ፈተነታት ይግበር እዩ። ዝተፈላለዩ ውልቀ ሰባት እውን ከም በዕል ኣማኒኤል ሳለ ካልኦት እውን ናይ ሰዋሱ ትግርኛ መፅሓፍቲ ኣቕሪቦም ሰባት ክጥቀምሉ ይገብሩ እዮም። እዚታት ግን ኣበርክቶ ኣይግበረን ድዩ ኣብዚ ምዕባለ ናይ ቋንቋ ትግርኛ
1: ክገብር ዘይኽእለሉ ምክንያት ቅድሚ ናብኡ ከይዶ ከምቲ ዝበልኮ ብኤርትራ ዝተካየደ 1982/83 ኣብ ኣስመራ ዩኒቨርሲቲ ኮንፈረንስ ሲምፖዚየም ዝበሃሉ ተካይዶም እዮም። ከምኡ ናብ ዝተፈላለዩ 87 ኣህጉራዊ ሲምፖዚየም ዝብል ኣብ ስዊድን ተካይዱ እዩ። እዚኦም ዝካየዱ ዘለዎ ግን ኣብቲ ላዕሉፍቲ ጨንፈር እዩ ካብ ሱሩ ንዘይመፅ እዩ የለን ክሳብ ካሊእ ኮንፈረንስ መፅ ኢና ንፅበ ዘለና

0: بحادة صحفكم زملكتكو لك أخمزي ناي قرب لدت قوريسكا أمتيها بقزهات سلالومو مو باحتا زفلترالكا زيناتا تكالا بداريو خييد سلازي اتي خيط صحف زخيلوين بناتو تعرخ دالين تازي كوينو زي كابتن هرتز زيتا بقس أبو مخانو درجو زحالو تقرينيا خن صحف عين خيلينا تقريجا بستفلا ليو لحيجاتا زقوميو اتي تمهرق عني ببناتو تزعابيلو يزي صحف زلومبري حادة درجو زحالو صحفات كدبر عيثيرنيو
1: ግን ዞም ሲምፒዮርት ማለት ዞም አኺባታት ተጎብሩሲ ንዑ ዓሊሞም መስለኒ ማለሲ ስታንዳርዳይዝ ምግባር ወይካ ስርዓት ምሓዝ ኩሉ ዝጥቀመሉ ወግዓዊ ዝኾነ ኣፀሓሕፋ ሱብ ሰዋሱ መልክዕ ዋላ ብካልእሲ ንክኸውን ኢሎም እዮም ገይሮም ስለዚ ሲ ብውሕዱስ ከም መበገሲ ተወሲዶም ዞም ካብኦም ዝወፁ መፅናዕትታት ክምዕብል ኣይተፈተነን ድዩ
0: ፅቡቅ ለኻ قالوا كاي تحجيت كل انت سميناه تداري خاين خبار از جمرائن اندحن كعبن تدا هوينسي ابتا سمينا كان معله 5 عامت هون نعا نتا سمينا تي ام بغس غير يكون زمزلو اجي كلش عفام زي نالبات ناي من قلال يمسلو تسبن بري قداماي كفل 10 عامت زدغما حاده تمهراي 10 عامت نبي تمرت سلس تمالس 10 كفل عينو بلونينا እተን ጉባኤታቱን ብኡ ዓይን እየን ዝረአ ምክንያቱ ኣበይና እቲ ነፀብራቅ ናተን ክንሪኦ ዘለና ኣብቲ ተጠቀምተን እምበሪ ኣብቶም ቲ ነቲ ጉባኤ ዝወደቡ ዝወሃዱ ሰባት ኣይኮነ ንሳቶም ሓደ ኣይገብሩ ኣለው ፅኒዮም ከዓ ይገብሩ ኣለው ካልኦት ከዓ ይገብሩ ኣለው ውፅኢቱ ከከይተመፅእ ስለ ምክንያቱ ሱር ስለ ዘሎ ከምታ ናይ ገረብ ልደት ዝበልክዋ እታ ጉባኤ ምስ ተወደአት እታ ገረብ ክትሓረር እያ ክትጓሓፍ እያ ንዝመፅእ ዘሎ ከዓ ሓዳሽ ኢካ ተተክል ዘለካ ሓዳሽ ገረብ ቆሪፅካ ኢካ ትስልም ዘለካ ስለዚ ኣብ ምስልላም ጥራይና ዘለና እንበሪ ሰረቱ ወይ ከዓ ውፅኢቱ ክንመዝነሉ እንኽእል የለን ደረጃ ዝሓለወ ክነመፅ ኮይና ሲ ኣብ ማእኸላይ ደረጃን ላዕለዋይ ደረጃን ትግርኛ ትምህርቲ ክህሉ ኣለዎ ኣብኡ ከዓ ኢካተየት ህቦት ሰዋስ ሰዓት ኣፀሓፋ ዘሎ
1: ራይ ናብቲ ፍታሕ ክንመፅእ እንዲና ዳሕራይ እንታይ ክግበር ዘለዎ ዝብል ሕቶ ካሕተካ እንደ ምናልባት ዋላው ናብ ኤርትራ ከድካ ብ2017 እዩ ማለት እዩ ዝረእኸዮ ትዕዝብቲ እውን ብፍላይ ብቲ ቋንቋ ተዛረብቲ ናይ ትግርኛ ዝረእኸ ትዕዝብትታት ነይሩ ሓንቲ እውን ከም ምሳሌ ዘቕርብካዮ እንቁርዖ ብኣብ ውዒ ንድሕርአቲኸያ ነጢራያ ትወፅእ ግን ኣብዝሑል እቲኻ በብቕሩብ ንድሕራሙኢካዮ እንዳነጥረት ስለዚ ትብኡ ዘሎ ስኒ ኣብዝሑል ማይ ዝኣትወት እንቁርዖ ብሞ ወሓዊ እንዳበለን በብቕሩብ እንዳተጠጠቕት እያ ትኸይድ ዘላ ኣነ ግን ክነጥር ክኢል ኢልካ ክሳብ ክንልኡ ማለሲ እቲ ቋንቋ ትግርኛ እቲ ሰብ ከይተረድኦስ ኣብ ዘይከውን ይኸይድ ከም ዘሎ ኢኻ ኣብኡ ፅሒፍካ እሞ እስኻ ግን ብማዕዶ ብደገ ኮንካ ክትሪኦ ከለካ ኣዝዩ ዘሰንብድ ምዃኑ ክሳብ ክንልኡ ግን ማለሲ እቲ ቋንቋ ተባላሽ እዩ እንታይ እዩ እቲ እቶም ዝረእኸዮም ነጥብታት ሓደ ክልተ ከም ኣብነት ጠቂስካስ ኣብ ከምዚ ናብ ከምዝን ከምዚ ጌጋ ኣለዎ ዝከበለኒ
0: እወ ሕጂ ናብ ምስለካ ተበላሽ ገለ ዘይኮነ ሲ እቲ ቋንቋ ብስሩዕ ደረጃ ኣይመዕበልን ንናይ ወለዱ እዩ ዝኸውን ዘሎ ኣብ ስሳታት ዝነበሩ ቃላትን ዝጥቀምሉን ዝነበሩ ቃላት ኣብ መዝገብ ስለዘየሉ እቲ ዕለታዊ ዘይንጥቀመሉን ብምዃንና ንርስኦም ንዚ ዝመፀና ኢና ንሽምት ከምዚ ኣክንዲ ሓሪስካ ኣብ ቆፍ እኽልካ ኣቐሚጥካ በብቕሩ ተምፅኦ ንእለቱ እንዳሸመትና ኢና ንኸይድ ሕጂ ተበላሽ ዘይኮነ እዚ ይቕየር እዩ ዘሎ ቋንቋ ባህርያዊ ህያው ቋንቋ ስለዝኾነ ይቕየር እዩ ብስሩዕ ንክቐየር ግን ስሩዕ ትምህርቲ ክህልዎ የለዎ እየ ዝብል ንኣብነት ከም ኣብነት ክጠቕሰልካ ዝኽእል ኣብ ሰላሳታትን ኣብዚ መጀመርያ ናይ መፅሓፍ ቅዱስን ዘሎ ሕጂ ሰቀየ ዝብለ ስቀየ ኣለኹብ ነሩ ሕጂ እዛ ሰቀየ ብተሰቃየ እያ ዘላ ኣብቲ መዝገበ ቃላት ቀትኡ ዘገበ ኣብኡቱ ማለት እዩ ካብ ዘገበ ስም መዝገብ ተወፅእ ሕጂ ግን እዛ ዘገበ ዝብል ቃል ተሪፋ መዝገበ ንገዛ እሱ ረባሕታ እንከሎ ከም ግሲ ይቁፀር ኣሎ ግሲ ይኮነን መዝገበ ክብል ከሎ መዝገብ ናይ ማለት እዩ ከምዚ ቤተ ክርስቲያን ክንብል ከለና ቤት ናይ ምኳንና ታተ ዘላ ልክ ከማያ መዝገበ ቃላት ክንብል ከለና ናይ ቃላት መዝገብ ኢና ንብል ዘለና እታ ግሲ ግን ዘገበ እዩ መዝገበና ክንዲ ዝብለካ ዘግበኒ እየ ክብለካ ዘለኒ እዚ ሓደ ካብ ተቀየሩ ኣነ ምናልባት ቅሩብ ርግፀኛ እንተዘይኮንኩ ኣብ ኣስመራ ቤት ብልዕ እምበር ቤት ምግቢ እያ ይበሃለኒ ነይሩ ሕጂ ግን እታ መገበ ትብል ቃል ካብ ግእዛ መሰረታት ተመዛቢላ ኣብ ክትዕረየሉ ዘይትኽእል ደረጃ በፂሓ ዘላ

0: መገበ ዳይሬክተር ማለት ሐጂና ደብረን ተዳኸድካ እቲ ደይን ኣቅንፈሽ ማዓልቲ ማዓልታዊ ምምሕዳር ዝገብር መነኩሴ መጋቤ ይዝበሃል። መጋቤካ ምሓዳር እዩ ሕጂ በዚኦም ንሕሪኢኻ ዝባላሸውሉ ዝቕየሩሉ ድሕና ብስሩዕ ትምህርቲ ኸይና ነርና ተዝኸውን ንተዓቀቡ ብመፅናዕቲ ከዓ ምስ ተቐየሩ ካሊእ እዚ እዞም ኣርባዕተ ፊደላት ግስታት ብኣ መ ተ የ ዝዝምሩ መፅናዕቲ ክህልዮም ገሊኦም ረባሕታ እዮም ከምዚ ሕጂ መዝገበ ዝበልክዎ ረባሕታ እዩ እምበሪ ግስ ዘገበ እዩ ሰለስተ ፊደል ይጥቃሉ ካብ ቃላት ከዓ ካብ ባዕሊ ምውራስ እዞም ምናልባት ደጋግሞ ተሰማዕቲ ሰባት ዝበሃሉ ጋዜጠኛታት ሬድዮ መራሕቲ ሃገራት በሎ እዞም ምሁራት ኢና ዝብሉ ዘእትዎ ቃላት ብዘይ መፅናዕቲ ሰናድግ መዝገበ ቃላት ስለዘይብልና ይልመዱ ኣለዉ እዞም ቀረባ ግዜ ዝሃብክዎን ክልተ ኣብነት ክበካ ተረንከ ልሂቃን ዝብል ኣሎ ልሂቃን ማለት ኣረግቶት ማለት እዩ ልህቀ ማለት ዓብዩ ኣሪጉ ማለት እዩ ተቓል ግን ልሂቅ እዩ ተቓልባ ሊቅ እዩ ሊቃን ወይ ከዓ ማእምራን ክንብሎም ንኽእል ኢና እታ ልሂቃን ግን ኣረግቶት ኢና ንብሎም ዘለና ኣረግቶት ዝብል ሊቃውንት ወሊቃን ወሊቃውንቲ ካብ ሊቅ ክወፅእ ነይርዎ ተቓል ልህቀ ግን ዓበየ ኣረገ ማለት ወረዛ ልህቀ ናሕልካ ቆልዓ ጎበ ዝነበረ ኣሪጉ ቅድሚ ሕጂ ነዚ ናይ ኣብ ክልተ ዓምዳዊ ዝኾነ ነገር ንክንገልፅ ዋልታ ይበሃል ነይሩ ዋልታ መከላኸሊ ነገር እዩ ጫፍ ኣይኮነ እዚ ቀረባ ግዜ ሓንቲ ዝወፅእ ከዓኒ ቀፅራዊ ከዓ መፅእ ቀፅሪ ሓፁር እዩ ጫፍ ኣይኮነን ሕጂ እዚኦም ኣለውነት ናይ መዝገበ ቃላት ስናዲ ስለዘየለ ብሓውሪ እዩ ዝኸይ ዘሎ እቲ ኣነ ውዕ ኣብዝሑ ዝበልኮ ውን እዚ እዩ እቲ ህዝቢ ይባላሸሎ ዘይኮነሲ ዝርርባዊ ቋንቋ ስለዝኾነ ንሱ ይጥቀመሉ እቲ ናይ ቅድሚ ኣርባዕታት ዝነበረ እናታቶም እዩ እሳቶም ውን ሩማት ነይሮም ኣይኮኑ ግን ዝርርባዊ ቋንቋ ንእለት ዘድልየካ እምበሪ ማህደረ ቃላት ከተኻበተሉ ስነ ፅሑፍ ክትዝገብረሉ ትኽእል የለን
1: Miami, July 5th and July 31st. Ice Cube's Big 3 is back at the Amerant Bank Arena. Featuring big stars like Dwight Howard, Joe Johnson, Lance Stephenson, and more. And featuring your home team, the Miami 305, led by Michael Beasley. Grab your tickets now at big3.com/tickets or Ticketmaster. Presented by iHeart.
2: Lemieux listens to waiting room music at the dentist.
3: It's like nitrous oxide for the ears.
2: Boatview is on a boat covered by Geico. And with Geico's 24-7 claim support from boat insurance specialists, he can spend more time listening to whatever floats his boat.
3: Like reggae?
2: Sure.
3: Or a sea shanty?
2: If that's your thing.
3: Or pirate metal.
2: This boat trip is going to be interesting.
3: Don't you love it? Oh, it's so good!
2: It feels good to be Boatview. It feels good to Geico.
4: You're listening to SBS Audio. We are currently in an ad break. Your program will resume shortly.
5: SBS Audio App Lomi download gerkum kullom tfotwom medabat kitsam'om jemru. Kab App Store way kab Google Play bneta ktrkhbot khuliyhom.
6: ጉዕዘይ ናብ ኣውስትራልያ ቀሊል ኣይነበረን ብሕፅረት ቋንቋ እንግሊዝ ብፅምዋን ፆታይን መንነተይን ብዛዕባ ምቕባልን ይሽገር ነይረ።

0: ምስትምቓር ሓዋህውጫካ ዝብል ኣምር ኣታታት እያ ካብ ምድኻም ብቴክኖሎጂ እፎይታ ንምርካብን ሰባት ምስ ናይታ ሃገር ጫካታት ዳግማይ ክተኣሳሰሩ ንምንቕቓሕን ተባሂሉ ዝተሓስበ እዩ ኣብ 99ታት ተመራመርቲ ከም በዓል ጨና ዕንፀይቲ ወይ ገረብ ድምፂ ዝዛርማይን ተፈጥሮዊ መልክዕ ዱርን ዝኣመሰሉ ፊዚዮሎጂካዊ ፅልዋ ገለ ባእታታት ዱር ከፅንዑ ጀሚሮም እቲ ኣብ መወዳእቱ ዝረኸብዎ ድማ ምስ ተፈጥሮ ወይ ኣብ ውሽጡ ግዜ ምሕላፍ ኣብ ምጉዳል ወጥሪ ወይ ጭንቀት ኣዝዩ ጠቓሚ ምዃኑ እዩ ኣብዚ ኣብ መልበን ኣብ ቀረባ ግዜ ዝተኻየደ ካልእ ምስ LGBTQIA+ ዝኾኑ ሓደስቲ መጻእትን ስደተኛታትን ብሓባር ዝሰርሐ መፅናዕቲ ድማ እዚ ንስምዒት ፅምዋ እውን ከጉድል ከም ዝኽእል ደምዲሙ ኣብዚ ትሕዝቶ ተፈጥሮ ፅምዋ ኣብ ምምካት ከመይ ይሕግዝ ክንፍትሽ ኢና
1: being LGBTIQ can be
0: ተመሳሳሊ ጾታን ካልኦት ዝተፈልዩ ጾታን ወይ LGBTQI ምዃን ንባዕሉ ኣብዚ ኣብ ኣውስትራልያ ምስ ማሕበረሰብ ኣብ ምሕዋስን ዝምድናታትን ርክባትን ኣብ ምህናፅን ዘግልል ክኸውን ይኽእል እዩ ብዙሓት ካብ ኣባላት ማሕበረሰብና ኣብዚ ኣብ ኣውስትራልያ ካብ ናቶም ባህላዊ ድሕረ ባይታ ዘለዎም ሰባት እዮም ዝተሓተ ድሕነት ዘለዎም ኮይኑ ዝስምዖምን ብዝወሓደ መጠን ጥራይ ምትስሳር ዝህልዎምን ክብሉ ዝነግሩና ምክንያቱ እዚኦም ድሕነቶም ክረኽቡ ኢሎም ሃዲሞ ሙሉ ካብ ዝመፁ ባህሊ ዝኾኑ ሰባት ስለ ዝውክሉ ኢያን ሲል ዳይረክተር ምክያድ LGBTQIA+ ምስ ዝኾኑ ስደተኛታትን ሓተቲ ዕቑባን ዝደጋገፍ ማሕበር ሜኒ ካለድ ስካይ ኣብ ሜልበን እዩ
1: Loneliness is a huge challenge for the community that we
0: ነቶም ምስኦም ብሓባር ንሰርሕ ዘለና ማሕበረሰብ ጽምዋ ዓብዪ ብዶ እዩ እዚ ክኸውን ዝኽኣለ ኢለ ዝሓስቦ ክልቲኡ ማለት LGBTIQ'ን ሓደስቲ መጻእቲ ምዃንን ማለት ድህነት ዝስምዓካን ዝቕበሉኻን ቦታታት ኣዝዮም ንኣሽቱን ዝተረሓሓቑን ይኾኑ ማለት እዩ ብዙሓት ካብቶም ኣባላት ማሕበረሰብና ኣብ መንጎ ምስ ባህለይ ድሕረ ባይታይ ስድራይን ማሕበረሰበይን ምትስሳረይ ክቕፅሎ ዶ ወይስ ኣብ ማሕበረሰብ LGBTIQ+ ቦታ ክረክብ ሓድዩ ክመርፁ ይግደዱ እዮም ኣብ መንጎ እዚኦም ድማ ከቢድ ዝኾነ ቅልስ ጉዕዞ
1: ኣሎ
0: ሚም ካብ ቪየትናም ናብ ኣውስትራልያ 11 ዓመታት ይገብር ድሕሪ ምምፅኦም ነዚ ጥራይ ክሓልፍዎ ከምኡ ክገብሩ ሃልዎም ሽዑ ሓፋር እየ ነይረ እንግሊዘይ ድማ ዝተወሰነ ጥራይ ነይሩ ስለዚ ዝበዝሕ እዋን ምስቲ ቪየትናማዊ ማሕበረሰበይን ዘመድ ኣዝማደይን ፀኒሐ ስለዚ ድሕነት ተሰሚዑኒ ብዙሕ ግን ኣይወፅን ነይረ ኣብ 2017 ስድሮም ኣብ ኣውስትራልያ ኣንጻር ሕጋውነት መርዓ ኣብ መንጎ ተመሳሰልቲ ጾታታት ከም ዘድምፁ ፈሊጦም ኩሉ ነገር ኣብ ውሽጠይ ይሕዞን ፆታዊ መንነተይን መንነተይ ባዕሉን ክሓብእ ፈቲነ ምስ ግዜ ሰባት ብዛዕባይ ክዛርቡ ሰሚዐ ሌዝብያን ምዃነይ ምስ ኣፍለጥኩ ፀገም ጥዕና ኣእምሮ እዩ ዘለካ እምበር ሌዝብያን ኣይኮንካን ኢሎምኒ ኣዝዩ ተደናጊሩንን ዝዛረቦ ሰብ ድማ ኣይነበረንን ስለዚ ንነፍሰይ ኣግሊለያ ሚም ምስ ማሕበር ሜኒ ካለድ ስካይ ሰባት ኣተሓሒዞሞም ኣብቶም ረቡዕ ምሸት ዘእንግድዎም ድራራት ድማ ክመፁ ተተባቢዖም ካብታ ቀዳመይቲ ዓባይ ረቡዕ ወይ ቢግ ወንስደይ ጀሚረ ናብኡ ምኻድ ቀፂረዮ ንኻልእ ዘይኮነ ንዓይ ክብል ከይደ ምክንያቱ ኣብኡ ድሕነት ይስማዓኒ ሕጉሳት ኮይኖም ይቕበሉኒ ከም ዘለኽዎ ዝቕበሉኒ ኮይኑ ተሰሚዑኒ ብመንገዲ ዝመደብ ሚም ን36 ካልኦት LGBTQIA+ ስደተኛታትን ሓተቲ ዕቑባን ኣብ ሓደ ናይ 8 ሰሙን መደብ ተፈጥሮ ኔቸር ፕሮግራም ክሳተፉ ተዓዲሞም ተፈጥሮ ማሕበረሰብ ኣብ ምምስራት ከመይ ኢሉ ይሕግዝ ክንምልከት ኢና ደሊና ሰባት ትሕት ዝበለ ፅምዋ ዝስምዖምን ዝያዳ ምስ ነናሓድሕዶምን ምስ ቦታን ዝተኣሳሰሩ ኮይኑ ዝስምዖምን ነርከዝ ኦፓቺን ላዕለዋይ ተመራማሪ ኣብ ተፈጥሮን ህዝብን ኣብ ዩኒቨርሲቲ ኦፍ ሜልበርን እዩ ነዚ መፅናዕቲ እናመርሐ ነርከዝ ተፈጥሮ ዝተኣዘዘሉ ወይ ኔቸር ፕሪስክራይቢንግ ማለት ንጥዕናዊ ምክንያታት ሓደ ሰብ ዝያዳ ግዜ ኣብ ተፈጥሮ ክሕልፍ ብኽኢላ ጥዕና ብፅሑፍ ምኽሪ ዝተዋህቦ ነዚ ጉጅለ ከመይ ይፀልዎ ክምልከት ደልዩ ኣብ ካልኦት

ረኽማትና ናይ ሎሚ መደብና ክንዛሙ ኣርሳት ዜና ክደግመልኩም ብናይ ወፃኢ ፈጠርቲ ትሕዝቶ ኣብ ኦንላይን ዋን ኔሽን ዝግበር ዘሎ ጎስጓስ ኣዝዩ ዘተሓሳስብ ምዃኑ ናይ ሰት ግሪን ሴነተር ሳራ ሃንሰን ያን ገሊፃ። ሓለዋ ሰውራ ኢራን ኣብ መላእ እቲ ዞባ ሓድሽተ ፃብኦታት እናተዘርግሐ ኣብ ዝኸደሉ ዘሎ መጥቃዕትታት ሕቡራት ምንታት ኣሜሪካ ብዝሓየል መገዲ ምላሽ ንምሃብ ድልው ምዃኑ ኣጠንቂቑ። ካናዳ ንደቡብ ኣፍሪካ ሓደ ባዶ ድሕሪ ምስዓራ ናይ ፈለማ ናብ ዙር 16 ዋንጫ ዓለም ፊፋ ዝሓለፈት ጋንታ ኮይና ፋርስማዕትና ናይ ሎም ምድብ ናዛዝና ኣለና። ኣብ ዝመፅእ ሓሙስ ተፈላለዩ ትሕሶታት ሒዝና ክንምለሰኩም ኢና። ክሳብ ሽዑ ሰላም ክነዝምነልኩም ንሳኹም ፅናሕኩ ኣዳለውን ኣቕራም ዝመለት ደየነሰመረ ብሮክ ማዓልቲ

0: SBS, a world of difference. You're with SBS Amharic on mobile, online and on radio.
1: ከSBS አማርኛ ጋር ነው በሞባይል ኦንላይን እና ሬዲዮ። የዛሬውን ስርጭታችንን የምናስተላልፍበት ምድር ለማዳዊ ባለቤቶችን አንስተን ዕውቅናን ልንቸር እንወዳለን። የSBS አማርኛ ፕሮግራም ለኩሊናገር ውራንቹሪ ወይ ውራንግ ሰዎች ለሁንና ቀደምት አረጋውያን አክብሮቱን ይገልጣል። እንዲሁም ዛሬ ስርጭታችንን ለምታደምጡበት ለቦችናልና ቶረስ መሽመጥ ደሴት ምድር ለማዳዊ ባለቤቶች ዕውቅናን ይቸራል።
2: እናስጥልን እንደምንላችኋል የተከበራችሁ አድማጮቻችን ከSBS ራዲዮ የአማርኛው ቋንቋ ዝግጅት ክፍል የሰኞ ሰኔ 22 ቀን 2018 ዓመተ ምህረት የቀኑን ስርጭታችን ነው ይዘን ቀርበናል። በቆይታችንም ዜናን አስቀድመን ሁለት ቃለ ምልልሶችን አካተናል። በቀዳሚነትም ከድምጻዊ ሚካኤል በላይነህ ጋር በሙዚቃ ስራዎቹ ዙሪያ የተደረገ ቆይታ አለን። ወቅታዊ በወቅታዊ ጉዳይም የዓለም ዋንጫን በተመለከተ ባልደረባችን ኤልያስ ጉዲሳ ከቀድሞ የኢትዮጵያ ብሔራዊ ቡድን አባላት ጋር ከኤርሚያስ ወንድሙና ኤልያስ ጆዋር ጋር ያደረገው ቆይታ አለ። አብራችሁን በመሆን ተከታተሉን ዘንድ የአክብሮት ግብዣችን ነው። ከቀኑ ፕሮግራማችን ጋር አብሬያችሁ መቆየው ማርታ ጸጋው ነኝ። በቅድሚያ ዜና። ዜናውን ከማሰማታችን በፊት ርዕሰ ዜናዎቹን እነሆ። በቬንዙዌላ የመሬት መንቀጥቀጥ ፍርስራሽ ውስጥ ሁለት ልጆች አባትና ልጅ በሕይወት ተርፈው ተገኙ። በዩጋንዳ የወታደራዊ ኃይል ከፍተኛ አመራር ሁለት የነጻ ፕሬሶችን ዘጉ። ካናዳ ወደ 16ኛው ቡድኖች ደቡብ አፍሪካን በማሸነፍ አለፈች የሚሉት የቀኑ ዋና ዋና ዜናዎቻችን ናቸው።

0: ዜናውን ከቀኑ ዜና ጋር ማርታ ጸጋው ነኝ። ዜና በዝርዝር። በቬንዙዌላ በተከሰተው የመሬት መንቀጥቀጥ ፍርስራሽ አባትና ልጅ በህይወት መውጣታቸው ተገለጸ። የአሜሪካና የፈረንሳይ የድንገተኛ ጊዜ አዳኝ ቡድኖች ከተራራው ፍርስራሽ ስር ሁለቱን ሰዎች ለማውጣትም ችለዋል። የአገሪቱ ተጠባባቂ ፕሬዝዳንት ዴልሲ ሮድሪጌስ እንዳሉት እስካሁን 33 ሰዎች በህይወት ተርፈዋል። ቢያንስ 1450 ሰዎችም እንደሞቱ ሲጠቀስ እንዲሁም በሺዎች የሚቆጠሩም እንደጠፉ ይታወቃል። ክርስቲያን ቶረስ ብርማን ከዓለም አቀፍ ቀይ መስቀል ፌዴሬሽን ህብረት እንደገለጹት ያለው ሁኔታ ለአደጋ ጊዜ ሰራተኞች እጅግ ፈታኝ እንደሆነ ነው። የዩጋንዳ ከፍተኛ የወታደራዊ ባለስልጣን በአገሪቱ ያሉትን ሁለት የነጻ ፕሬሶችን የዘጋ ሲሆን ለድርጊቱም በነጻ ሚዲያዎች ጽንሰ ሐሳብ አላምንም ሲሉ በይፋ አሳውቀዋል። ሙሆዚ ሆርጋባ አያይዘውም የአገሪቱ ከፍተኛ የነጻ ሚዲያ አካል ጋዜጣ የሆነውን The Daily Monitorና የቴሌቪዥን ጣቢያውን NTV ዩጋንዳን ያለ ባለስልጣኑ ፈቃድ በፍጹም እንዳይከፈቱም ይፋ አድርገዋል። ባለስልጣኑ የዘጉበትን ምክንያት አሁንም ግልጽ አላደረጉም። በዴይሊ ሞኒተር እንዳሳወቀው ጋዜጠኞቹና ሰራተኞቹ ወደ ህንጻው እንዳይገቡም እንዳይወጡም ካምፓላ በሚገኙ በወታደራዊ ኃይል ባለስልጣናት ተከልክለዋል። በኬንያ መሰረት ያደረገው የመብት ተሟጋች ቮካል አፍሪካ ይህንን እርምጃ ለፕሬስ ነጻነት አደገኛ ነው፣ የማፈንም ተግባር ነው ሲል ገልጾታል። አንድ አውስትራሊያዊ ግለሰብ በታይላንድ በታዳጊ ወጣት ግድያ ክስ ተመሰረተበት። የታዳጊ ወጣቷም አስክሬን በሻንጣ ውስጥ በባቡር ጣቢያ አቅራቢያ ተጥሎም ተገኝቷል። ፖሊስ የተጠርጣሪውን ስም ይፋ ያደረገ ሲሆን ሳይመን ፒተር ካርመን የተባለ ግለሰብ ባለፈው አርብ ከባንኮክ አየር ማረፊያ በጄትስታር አውሮፕላን ወደ ፐርስ ለመብረር በመዘጋጀት ላይ እንዳለ ነበር በቁጥጥር ስር የዋለው። የአካባቢው የብዙሃን መገናኛዎች እንደዘገቡት ግለሰቡ በቁጥጥር ስር የዋለው የታዳጊዋን አስክሬን በጥቁር ሻንጣ ውስጥ ታሽጎ በፓታይ ሪዞርት አቅራቢያ ካለው የትሬን ጣቢያ ተጥሎ ከተገኘ በኋላ ነው። ግለሰቡ በመጀመሪያ ክሱን የካደ ቢሆንም በኋላ ግን ከታዳጊ ወጣቷ ጋር በነበረ ያለመግባባት ሳቢያ በቪላዋ ስታስፈራራው ራሱን ለመከላከል ሲል እንዳደረገውም አምኗል። የፖሊስ ቪዲዮ እንዳሳየውም ካርማን ለ17 ዓመት ታዳጊ ወጣቷ ቤተሰቦች የተሰማውን ጥልቅ ሐዘን ያሳየ ቢሆንም የመግደል ክሱን ግን አስተባብሏል። ከፓኪስታን በወጡ ዜናዎች መሰረት በሆርሙዝ ዙሪያ ያለውን ውዝግብ ለመፍታት በዩናይትድ ስቴትስና ኢራን ተወካዮች መካከል የሚደረገው ውይይት ነገ ማክሰኞ እንደሚቀጥል ተጠቁሟል። አንድ የአሜሪካ የመገናኛ ብዙሃን ኃላፊ እንደገለጹት ሁለቱ ወገኖች እስከዚያው ድረስ እርስ በርስ ጥቃት መፈጸምን ለማቆም ተስማምተዋል። ባለፈው ሳምንት ግንኙነታቸው ውስጥም አንዳንድ ውጥረቶች የታየ ሲሆን በቅዳሜና እሁድ ስለተካሄዱት ውይይቶች የኢራን ተሳትፎ በተመለከተ ተቃራኒ መረጃዎችም ቀርበዋል። አንድ የኢራን ኃላፊ ለመንግስት ቴሌቪዥን እንደገለጹት ተወካዮቹ በዚህ ወር ከዩናይትድ ስቴትስ ጋር በተፈረመው የመግባቢያ ሰነድ ውስጥ የተካተቱት ሁሉም ቅድመ ሁኔታዎች ስላልተሟሉ የታቀደው ስብሰባን መሳተፍን መሰረዛቸው ይታወሳል። ከነዚህ መካከልም በዩናይትድ ስቴትስ የታገዱ የኢራን ገንዘቦች እንዲለቀቁ የተጠየቀው ይገኝበታል። ሆኖም የዶናልድ ትራምፕ አስተዳደር ምንም እንዳልሰረዘ በመግለጽ ቴክኒካዊ ውይይቶችን በታቀደው መሰረት በሚቀጥሉት ቀናት እንደሚካሄድም አስታውቋል። ባለፈው ቅዳሜና እሁድ ኢራን በኩዌትና ባህሬን ውስጥ በሚገኙ የአሜሪካ ወታደራዊ ጣቢያዎች ላይ ሚሳኤሎችንና ድሮኖችን ተኩሳለች። ይህም ፕሬዝዳንት ዶናልድ ትራምፕ ይሄንን ኢራቅ ጦርነቱን ለማቆም ኢራን ጦርነቱን ለማቆም በተደረገው ጊዜያዊ ስምምነት ካልጸናች የኢራን አመራርን እንደሚያጠፋ ከዛቱ በኋላ የተፈጸመ ነው።
1: It was very very overwhelming and we're so happy. We couldn't believe this, but it's a miracle.
0: ወደ ስፖርት ዜናችን ስናልፍ የዴሞክራቲክ ሪፐብሊክ ኦፍ ኮንጎ ብሔራዊ ቡድን ዋና አሰልጣኝ ዜባስቲን ዳሴፕ ቡድናቸው በ32 ቡድኖች ዙር ከኢንግላንድ ጋር ለሚያደርገው ጨዋታ ያለምንም መዘግየት ዝግጅቱን መጀመሩን ተናግረዋል። ዴሞክራቲክ ሪፐብሊክ ኮንጎ ኡዝቤክስታንን 3-1 በማሸነፍ በታሪኳ ለመጀመሪያ ጊዜ የዓለም ዋንጫን የጥሮ ማለፍ ምዕራፍ በመድረስ ታሪክ ተሰርቷል። አገሪቱ ከ55 ዓመታት በኋላ ለመጀመሪያ ጊዜ ለዘንድሮ ዓለም ዋንጫ መሰለፍ የቻለች ሲሆን በአሁኑ ጊዜ ዴሞክራቲክ ሪፐብሊክ ኦፍ ኮንጎ ከኢቦላ ወረርሽኝ ጋር በተያያዘ እንዲሁም ለብዙ ዓመታት ተደጋጋሚ የፖለቲካ ቀውሶችን ስታሳልፍ ቆይታለች። አንዳንድ ደጋፊዎች እንደሚሉትም የብሔራዊ ቡድኑ ስኬት የሀገሪቱ ብሔራዊ ኩራት መሆኑን አስመልክቷል። በተያያዘም ካናዳ ደቡብ አፍሪካን 1-0 በማሸነፍ 16ኛው ቡድኖች ዙር ያለፈች ሲሆን የመጀመሪያው ቡድን

0: ሆናልፋለች። ከጨዋታውም በኋላ ደጋፊዎቹ እንዲህ በማለት ሐሳባቸውን ገልጸዋል።
1: We worked a lot to get this victory. We really wanted to give this win to all the Canadians. And we just kept believing, we kept pushing. And I think we couldn't have imagined it any other way. I think it was an amazing goal.
0: ለካናዳ ጎሉን ያስቆጠረው ስታኪዮ በ92ኛው ደቂቃ ላይ ሲሆን ይህ ድልን ለማግኘት በጣም ጠንክረን ሰርተናል። ይህን ድል ለሁሉም ካናዳውያን መስጠት በጣም እንፈልግ ነበር። ማመናችንንም አናቋርጥም፣ መታገላችንንም እንቀጥላለን ሲል አስታውቋል።
2: በዛሬው ዕለት በአውስትራሊያ ዋና ዋና ከተሞች የሚኖረውን የአየር ትንበያ ስንመለከት ፐርስ 18 ዲግሪ ሴንቲግሬድ ይጠበቃል፣ ዝናባማ። እንዲሁም አደላይድ አነስተኛ ዝናብ ይኖራል 18፣ ሜልበርን ተመሳሳይ ሁኔታ ይጠበቃል 17 ዲግሪ ሴንቲግሬድ፣ ሆባርት በአብዛኛው ፀሐያማ 15 ዲግሪ ሴንቲግሬድ፣ ካምብራ አነስተኛ ዝናብ ይኖራል 15፣ ሲድኒ እንዲሁ አነስተኛ ዝናብ 20 ዲግሪ ሴንቲግሬድ፣ ወሎንጎክ ዝናብ ተጠናክሮ ይቀጥላል 17 ዲግሪ ሴንቲግሬድ፣ ኒውካስል ዝናባማ 18 ዲግሪ ሴንቲግሬድ፣ ብሪዝበን አነስተኛ ዝናብ ይሆናል 21፣ ኬንስ ተመሳሳይ የአየር ሁኔታ ይጠበቃል 26፣ ዳርዊን በአብዛኛው ፀሐያማ 31 ዲግሪ ሴንቲግሬድ ይጠበቃል። እንዲሁም የውጭ ምንዛሪን ስንመለከት በዛሬው ዕለት 1 የአውስትራሊያ ዶላር 109.12 እንዲሁም 1 የአሜሪካ ዶላር 158.35 እንዲሁም 1 ዩሮ 180.20 ተመንዝሯል። የቀኑ ዜና በዚያው አበቃ።

0: ድምፃዊ ሚካኤል በላይነህ በኢትዮጵያ በዘጠናዎቹ ብቅ ካሉ ድምፃውያን ጎራ የሚመደብ ሲሆን የራሱን የሙዚቃ ስልት ይዞ የመጣ ድምፃዊና የዜማ ደራሲ ሲሆን ከልጅነት ጀምሮ በቤት ውስጥ ከማንጎራጎር ባሻገር ሙዚቀኛ እሆናለሁ ብሎ ምንም ህልም እንዳልነበረው ይናገራል። ሚካኤል ቆየት እያለ የሚያወጣቸው የሙዚቃ አልበሞቹ ምን ነው የጠፍተህ ነበር የሚያስብሉ ሲሆኑ በቅርቡም አንድ ቃል በሚል ያወጣው አልበሙ ከፍተኛ ተደማጭነትን አስገኝቶለታል። በተለይ ደግሞ በቤት ውስጥ እንደ ቤተሰብ የነበረው ሙዚቃን የማድመጥና የማጣጣም ባህል በውስጡ በጊዜ ሂደት ወደ ሙያው እንዲያመራ እንዳደረገውም ይናገራል።
1: ሙዚቃ ግን በሚገርምሽ ሁኔታ እድሜ ልኬን አብሮኝ የኖረ ከልጅን እቴ ጀምሮ ሙዚቃ በተከፈተ ቁጥር ስደንስ ስደንስ ባል ያደኩት ከዛም ብቻ አብሮኝ ነው። በጣም ከፍተኛ ሙዚቃ የማድመጥ ልማድ ነበረን ቤት ውስጥ እንደ ቤተሰብ ራሱ። እና በጣም ደግሞ በአጋጣሚ ሙዚቃዎች እናገኝ ነበር። ጥሩ ተማሪ ነበር። እንደውም ባይገርምሽ መጨረሻ ወደ ሃይ ስኩል አጋማሽ ላይክ ትምህርት ቤት ቀየርኩና ከአቴንሽን ራኩኝ። በፊት የነበርኩበት ትምህርት ቤት በጣም ኤክስፔክትድ ነበርኩኝ። ትልልቅ ውጤት እንዳመጣ ጠብቅ ነበር። ናሁን በኋላ ግን ትምህርት ቤት ስቀይር የሚያቀኝም የለም። ትንሽ ነፃነት ነገር ተሰማኝ። ደግሞ በጣም ከተማ ውስጥ ነው የገባሁት። ኤክሳይትድ መሆንኩ መሰለኝ። በወቅቱ ለዲግሪ ሌላ ጊዜ የሚገቡበት ለእኔ በአጋጣሚ የዲፕሎም ሆነ የዛን ጊዜ እና ፖሊቴክኒክ ባህር ዳር ገባሁ ማለት ነው። እንደዛም ሲሆን ያው ሙዚቃው መስማት ባህሉ አለ፣ ግን ያው ትምህርቱን መጨረስ ነበረብኝ። በፍጹም ያላሰብኩት ፊልድ ላይ ነው የተማርኩት። ከዛ እንደ ኢንዱስትሪያል ኤሌክትሪሲቲ ሞር ቴክኒካል ነው። ቴክኒካል ባክግራውንድ በጣም ብዙ ሰው የሚፈልገው ትምህርት ቤት ነው ነገሮች ላይ በወቅቱ የነበረው እና ጨረስኩት። ከዛ አዲስ አበባ ተመለስኩ። ለቤተሰቦቼ ነገርኳቸው። የዛን ጊዜ የመጨረሻው ምደባ መንግስት እጣ ይወጣ ነበረ እና የመጨረሻው ነው። እኛ ከአዲስ አበባ ውጭ የሚደርሰኝ ከሆነ እንደ ትምህርት ቤቱ አልሄድላችሁም፣ ቁጭ አለው ስራ ሌላ እፈልጋለሁ ወይም ትምህርት ቤት እገባለሁ እንደገና የሚል ማስጠንቀቂያ ሰጠው። በሚገርም ሁኔታ ታሰዋታ አዲስ አበባ ውስጥ ደረሰኝ። አርባን ፕላኒንግ ኮሌጅ የሚባል የፈረንሳዮች ትምህርት ቤት ነው። ከሊሴ የሚወጡ ልጆች በአብዛኛው ወደ ውጭ የሚሄዱት ይሄዳሉ፣ ዩኒቨርሲቲ የሚገቡት ይገባሉ። ግን ሌሎች ደግሞ ፍላጎት ያላቸው የታውን ፕላኒንግ የከተማ ፕላኒንግ ትምህርት ቤት ነበር። እዛ ተቀጠርኩ። የእሱ እንደውም እናት ድርጅት ይሆናል። እዛ ነው ውጣው የወጣው አርባን ፕላኒንግ ኢንስቲትዩት የሚባል አይለኛ አይደለም የፈለግ ነው ለአርባን ፕላኒንግ ኮሌጅ ነው ተባለ። እዛ ሄድኩኝ። እዛ ሲሄድ ብዙ ሰው ሰራተኛ አልመስላቸው እኔ እና ሌሎች ሁለት ጓደኞች የነበሩ
2: ወጣት ነበራቸው።
1: በቃ ተማሪዎቹ ነው እንመስለው እና ማንም አይለየንም። ሰራተኛ እንደሆነ ብዙ ሰው አሁን ራሱ ተዚህ ላለ እዛ ስንማር ና የሚሉኝ ልጆች እዛ ስትማር የሚሉኝ አሉ። እዛ ምማር ነው ይመስላቸው የነበረው ብዙ ልጆች እና ግን እዛ እያለው ምን ጀመር በጣም ፒያኖ ወድ ስለነበረ ቀጥታ ደሞዝ ሳገኝ በሁለተኛው ወይ በሶስተኛው ወር ደሞዝ ይመስለኛል ያሪት ሙዚቃ ትምህርት ቤት ሄድኩኝ ፒያኖ ለመማር። በቃ የኔ የሙዚቃ ታሪክ እዛ ጋር እዛች ጋር ጀመረች ማለት ነው። ምንድን ነው ከዛ በፊት የማውቀው ሙዚቀኛም የለም። በሰፈሬም ሆነ በኖርኩበት አካባቢ በቤተሰቤም ምንም አይነት የሙዚቃ ባክግራውንድ ያለው ሰው የለም። ሙዚቃ ከፍቅር በላይ ምንም ነገር ስላልነበረኝ ሄድኩኝ ፒያኖ መማር ጀመርኩ። ግን በአንዳንድ ማቃቸው ሰዎች ስለነበሩ ማ ያስተምርህ የሚባለውን እሱን ፒክ አረኩና በኋላ ስጀምር ኖርማሊ በአንድ ወር ያው ታውቂያለሽ እኛ ሀገር ያለው ካሪኩለም የሙዚቃ በተለይ እንደዚህ በፕራይቬት ስትማሪ ለትልቁም ለትንሹም ለምኑ አንድ አይነት እንትን ያለው ይህን የተጠና ነገር ብዙ የለም እና ያንኑ ያስተማሩኝ ሌላ ጊዜ አንድ ወር ነው ይፈጅባቸው። እኔ ግን አንድ ሳምንት እንጨረስኩት። የሆነች ትንሽ ላይሰን በጣም ቀላል ነገሮች። ከዛ ሁሉም አስተማሪዎች እየመጡ እንደ ይሄ ልጅ ጆሮ አለው ይላሉ። ጆሮ የሌለዋል እንዴ? እና ለካ ለሙዚቃ መፈጠር ሚውዚካል መሆን ማለት የሙዚቃ የመስማት የተለየ ሙዚቃ ድምፆችን የተለየ ሴንስ የሚያደርግ ጆሮ መኖሩን ያኔ ነው የተገነዘብኩት። እና እንደዛ ያለ እዛ ጀመረ የመጀመሪያው የሙዚቃ ግንኙነቴ። ያሬድ ሙዚቃ ትምህርት ቤት ለፕራይቬት በግል ፒያኖ ልማር ሄጄ ነው የተፈጠረው።
0: ያ ማለት መሳሪያ ልትማር ነው ሄድከው እንጂ ድምጽ አለኝ ብለህ አላወቅም? ታውቅ ነበር ድምጽ እንዳለ?
1: አላቅነሽ የሄድኩት ፒያኖ ልማር ነው። ግን ምንድነው ወልጊዜ እኔ አንጎራጉራለሁ። ከዛ አዛው ሰዎች ሙዚቀኞች፣ በተለይ ሁለት ሙዚቀኞች በጣም ጓደኛ ሆንኳቸው እና ሁለቱ ደግሞ በገጠኝ ከተማ ውስጥ በጣም የታወቀ ባንድ የሚሰሩ አንደኛው ኪቦርዲስት አንደኛው ደግሞ ሳክስፎኒስት ሆነው ነበር የሚሰሩት። ሳክስፎኒስቱ አክሊሉ ዘውዴ ይባላል። አሁንም ትልቅ ያሬድ ሙዚቃ ትምህርት ቤት ኮምፖዘር ነው፣ አስተማሪም ነው። ትልቅ የቢግ ባንዶችን ሊድ ያደርጋል፣ ያስተምራል። ሌላኛው ደግሞ ዝራ አባታ ይባላል። አሁን ዶክተር ዝራ አባታ ነው። አሁን የአርት ዲን ነው መሰለኝ። ብቻ እነሱ ከተማ ውስጥ የታወቀ ባንድ ይጫወቱ ነበር። ስለዚህ እስቲ አስሞክሩኝ አልኳቸው እና እኔ ደግሞ በዛን ጊዜ የምሰማው 90% እንግሊዝኛ ሙዚቃ ነው ከልጅነት ጀምሮ። ስለዚህ መሆንም የፈለግኩት እንግሊዝኛ ዘፋኝ ነው። ስጀምር እንግሊዝኛ ዘፋኝ ሆኜ ነው የተጀመርኩት። እነሱ ደግሞ በአጋጣሚ በጣም ይፈልጉ ስለነበረ ሞከሩ፣ ተገረሙ፣ እኔ ራሴ ተገረሙ። በቃ በዛ ተጀመረ ማለት ነው። እና የሚገርምሽ እሱን ጀምሬ ለእኔ ሙዚቃ በቃ እንደ ፓርት ታይም፣ እንደ ሆቢ፣ እንደ መዝናኛ ለ10 ዓመት እንደዛ አድርጌ ነው የቀጠልኩት። በፍጹም ኑሮዬ ነው ስራዬ ነው ብዬ አልነበረም። ግን ምን ሆነ የሚያጋጥመኝ መልካም ነገር በሙሉ በሙዚቃ ሆነ። ሳላስበው በሱ ብር አገኛለሁ፣ ሳላስበው በሱ ውጭ ሀገር እሄዳለሁ። እንዴ ይሄ ነገር እንዴት ነው በሚል እንደዛ ሲሆን መጨረሻ ላይ አንድ ፕሮጀክት ለመስራት ፒያኖ በደንብ ገፋውበት። የሚገርምሽ ሁኔታ
0: ከያሬድ በኋላ
1: ያሬድ ሙዚቃ ትምህርት ቤት አስተማሪም ቀየርኩ። ጥሩ አስተማሪ ደንበኛ ፒያኒስት ጓደኛም አገኘው። ጥሩ አስተማሪ ሆነ ጓደኛዬም ሆነ። ከዛ ፒያኖውን በደንብ ስለገፋውበት አንድ የሆነ ፕሮጀክት መጣና እሱ ላይ እኔም ሌሎች ስራዎችን ሰራውና አንዳንድ መልመቻቻ ደግሞ ሆነና ሙዚቃው በጣም እየገፋ ሙዚቃው በጣም እያሸነፈ መጣ። በስሜትም እንደ ስራም እንደ ህይወትም መንገዱ እየተቃና መጣ በሱና እዛ ሙዚቃ በጀመርኩ በ10ኛ ዓመቴ እኔ በቃ ሙዚቀኛ ነኝ ብዬ ወሰንኩ ልሻለሁ። እሱም 2004 አካባቢ በፈረንጅ እና የጀመሩት ከዛ በጣም ቆይቻለሁ ከጀመርኩ። ከዛን ጊዜ ጀምሮ ይገርምሻል ፎከስ ዶንኩ እና ፕሮዲውስ ማድረግ ጀመርኩ የራሴን ሙዚቃዎች። ዜማም መስራት እንደምችል ያንን የተገነዘብኩት ከዛ አልበሜን መስራት ጀመርኩ። ከኤልያስ መልካ ጋርም ተገናኘን። እሱም ስቱዲዮ እንዲመሰርት ረዳሁት። ከዛ በኋላ እሱም በነገሮች ላይ እሱንም ስቱዲዮ እንዲመሰርት እንዲከፍት ስረዳው እኔ አልበም መስራት እንዳለብኝ አላውቅም ነበረ። ሰፖርት እንደ መርዳት ነው እንጂ ብዙም እንትን አልነበረኝም። ሌላው ምንድን ነው አጠገቤ የነበሩ ጓደኞቼ አንድ ሙዚቀኛ አልነበረም እና አልበም አወጣለሁ ስላት ይስቁብኛል። እና እሱም ይመስለኛል ምንም አንድም ሙዚቀኛ ጓደኛ አልነበረኝም፣ አመጣጤ ማለት ነው። በዛ የተነሳ ነው እና እንዴ ታስባለህ አልበሙን ልታር ይቀልዳል። እና ያንን ሁሉ አልፌ ነው እና እዚህ ደርስ። ይገርመኛል እኔ ራሴ መጨረሻ አብረውኝ ግን ክለብ ውስጥ የሰሩ የነበሩ ልጆች አልበም እያወጡ ታዋቂ ሲሆኑ እንዴ ለካ ይቻላል ይሄ የሚል ነገር መጣና በጣም ፎከስድ ሆኜ ቁጭ ብዬ ጀመርኩኝ። እና ትልቁ ጥያቄ የነበረው ምንድን ነው የምሰራቸው ዜማዎች ሰው ይወዳቸዋል አይወዳቸው የሚለው እንትን በጣም መልስ ያጣሁበት ነበር። ለሱ ደግሞ ጥሩ መልስ እንዲሆነኝ በአጋጣሚ ከምሰራቸው ከአልበም ሙዚቃዎች አንደኛው ዜማ በአጋጣሚ ለኤችአይቪ ፕሮሞት እንዲደረግ መረጡትና ሰዎች ከዛ እሱ ተሰራ። ያም ዜማ ይሄ ማደባበስክ እሱ በቀኔ ዱኪያር ላፎንቴኖች ጎሳዬ ሀይልዬ እኔ አብነት እሱ የእኔ ዜማ ነበረ። ኦልሞስት ከኤልያስ ጋር ኦልሞስት ፕሮዲውስ ያደረግ ነው አብረን ነው። እና እሱ በቃ ትልቅ ኮንፊደንስ ሰጠኝ። ሰው ከሰው ማየኝ
0: በጣም ትልቅ ሙዚቃ ነበር።
1: በጣም
0: እንደ ትምህርታዊ ሳይሆን እንደ ፍቅር ዘፈን የተሰማን ዘፈን
1: አዎ ምክንያቱም እሱ እንደዛ እንዲሆን ከኤልያስ ጋር በጣም ብዙ ከኤልያስ መልካ ጋር ማለት ነው ብዙ ግጥሞቹን አስተካክለን ከውስጡ HIV የሚለውን ነገር በሙሉ አውጥተን ሰው ሲሰማው እንዳይደነግጥ ሆኖና በቃ ክለብ ውስጥ የተከፈተ HIV የመጀመሪያው ዘፈን ያ ማለት በቃ ትልቁ ለኔ ትልቁ እርምጃ ነበረ ከዛ በኋላ the confidence questi single demo ባጋጣሚ ሳይሳሳለውን ሰራው ባጋጣሚ በሬዲዮ ለቀቁት እንደ single ሆኖ በኋላ የነዳው ድሮ መለኪያ የሙዚቃ ቤት እና ታክሲ ነው ሙዚቃ ቤቶች ላይ ተከፍቶ ሰማሁት በቃ እንዲ ያለ ኢንስፓየር አረገኝ እሱ ከዛ ቁጭ ብዬ በስነ ስርዓቱ ያንተ ጎዳናል በምን ሰራ እሱ ደሞ በጣም እንዴት ነው እንደ ተለቀቀ አልጮም ቀስ ብሎ ነው ያደገው ከዛን ጊዜ ጀምሮ በቃ በሙዚቃ ውስጥ አለው ያው ኖሬ ሙዚቃ ነው ትራይ ሙዚቃ ነው ይሄ ነው እንግዲህ

0: ሙዚቃዎች ለስለስ ያሉ ናቸው። ጆሮ ገብ እንዲህ አይነት ያዘፋፈኑን ስርዓት እንዴት መረጥከው? ቀድም ስትነግረኝ ቤት ውስጥ ማንጎራጎር መድነስ አድርግ ነበር አልክ፣ እና ያ ማንጎራጎር የሚደነስ ልጅ እንዴት ነው አሁን ወደ ለስለስ ወዳለው ነገር የገባው?
1: ይመስለኛል አንደኛ እኔ ያደግኩበት ዘመን የምንሰማቸው ዘፈኖች በጣም የድሮ ዘፈኖቹ ብዙ እንግሊዝኛ ዘፈን ነው የምንሰማው፣ እና እነሱ ትልቅ ተጽዕኖ ያላቸው ይመስለኛል። የእኛ ዘመን ማለት በአብዛኛው ኦልዲስ ተብለው የምንሰማቸው 60ስ 70ስ ነበሩ። የእኔ ዘመን ደግሞ 80ስ እና 90ስ ናቸው። እና እነሱ በአብዛኛው እርጋታ የነበረበት ዘመን አይደል? አዎ። እና ሙዚቃዎቹም የተረጋጉ ናቸው፣ ደስ የሚሉ በጣም ዜማቸው ድግ ያለ ርቅቅ ያለ ግጥማቸውም ደስ የሚል ነው። እና እነሱ ናቸው ያሳደጉኝ። እና በትክክል ተጽዕኖ እሱ ነው ብዬ አምናለሁ። ከዛ ውጭ ደግሞ ተፈጥሮ ይመስለኛል። ብዙም ረጋ ያልክ ነህ ይሉኛል፣ እንግዲህ እውነት ይመስለኛል። እና ጓደኞቼም አንድ ጊዜ እንደዚህ በአንድ አቋቁመን ሁሉም ኒክኔም አለው እና ማስታወቂያ ላይ ተጽፎ ሳይ ሚኪ ኩል ይላል እና ኩል ተባልኩ። እንደውም የሆነ ጊዜ ሚኪ ኩል ይሉ የነበሩ ሰዎች እና ባህሬ ነው ማለት ነው እሱም ነው። እና ዜማም ስሰራ የፒያኖ ባክግራውንድ ስላለኝ ብዙዎቹን ከፒያኖ ረጋ አድርጌ ነው የምነሳው። ሳፈጥናቸውም አብዛኛው የተሰሩም ረጋ ያሉ ናቸው እና በጣም ረጋ ያሉ ዘፈኖች ደስ ይሉኛል። አይ ቲንክ ይሆኑልኛል መሰለኝ።
0: ቀደም ሲል ያልከኝ ነገር አለ፣ የመጀመሪያው ሙዚቃ ቀስ ብሎ ነው የተሰማው ነው፣ የአሁኑ ግን አንዴ ነው ሂት ያደርገው ብዬ ነው የምገምተው።
1: አዎ። ናፍቆትና ፍቅር የሚለው ማለት ይሄ በማር ሰራሽ ወይ ስወድሽ እና ሸነፈ ልቤ እንደጠፋጀሽኝ ያሉበት እነሱ፣ እሱም አልበም ትንሽ ጊዜ ነው እንትን ያለው፣ በኋላ ወዲያው ነው ሂት ያደረገው። የመጀመሪያው ነው ጊዜ ፈጅ። የአሁኑ ጥበቃውም ስለነበረ ረጅም ጊዜም ሳላስበው ቆይቻለሁ። በዛ የተነሳ ወዲያው ነው ደግሞ ቻነሉም ተለውጦ የዩቲዩብ እና ስፖቲፋይ ምናምን ስለሆኑ ሰው ወዲያው ነው አክሰስ ያደረገው። ስለዚህ በደንብ ተሰምተዋል።
0: እነ ዩቲዩብን እነ ስፖቲፋይን ካነሳ አንጻር ለሙዚቀኛ የትኛው መንገድ ነው የሚያዋጣው? የድሮ ጊዜ ሙዚቀኛ ሙዚቃውን ለሙዚቃ ቤት ሰጥቶ ከዛ በኋላ የሚመጡ ነገሮች በሙሉ በናይት ክለብ በተለያየ ቦታ ዘፍነው ከሚያገኙት ገቢ ውጭ ሌላ ነገር አልነበረም። አሁን ግን እንግዲህ በእያንዳንዱ ቀን ልክ እንደ ኢንቨስትመንት እንደ ኢንትረስት እንደሚያመጣ ቢዝነስ አይነት ነገር ነው እና

0: የትኛው ነው የሚያዋጣው አሁን ለሙዚቃኛ? ይሄኛው መንገድ ነው ወይስ የድሮ መንገድ ነው?
1: የድሮ እና ያሁኑ በነጸጽር በስርጭቱ አንጻር በፍጹም የማይገናኝ ነገር ነው። ለምሳሌ በካሴት ዘመን 500 ሺህ ካሴት ኢትዮጵያን ሙሉ ለማዳረስ ስንት ሃርድዌር አለ እዛ? 500 ሺህ ካሴት ፊዚካሊ፣ ሲዲም ከሆነ 500 ሺህ 1 ሚሊዮን። ከዛ አሁን የኢትዮጵያ ህዝብ ለምሳሌ አንቺ አውስትራሊያ ነሽ፣ አንዱ ዩሮፕ ነው፣ አንደኛው አሜሪካ ነው፣ ካናዳ ነው፣ አረብ ሀገር ነው። እና ይሄን የተሰራጨ ህዝብ ይሄ እኮ በአንድ ቻነል የሰዓት ልዩነት ካልሆነ በስተቀረ ልክ ዛሬ አወጣለሁ ስል በሰዓት አገባቡ ቀድማችሁ እናንተ ታገኛላችሁ፣ ከዛ አረብ ሀገር ያሉት ያገኛሉ፣ ከዛ አፍሪካ ውስጥ ያሉት፣ ከዛ ዩሮፕ ውስጥ አሜሪካ ያሉት እያለ ምን አለፋሽ በ24 ሰዓት ውስጥ ያ ሙዚቃ ዓለም ላይ በሙሉ ይዳረሳል። እና በስርጭት አንጻር ስታዩ ይሄ ምንም ምንም ወደር የለውም፣ ትልቅ እርዳታ ነው። እንግዲህ የሚፈጥረው ችግር ምንድን ነው ካልሽኝ፣ ውድድሩ ነው። ቻነሉ በጣም በብዙ ነገር የተያዘ በዛሬ ጊዜ ደግሞ አይምሮ ራሱ በጣም በብዙ ነገር ዲስትራክት የሆነ እነ ራሳቸው እነ ቲክቶክ እነ ኢንስታግራም እነ ፌስቡክ ራሳቸው እነ ዩቲዩብ ሾርት የፈጠሩት እነዚህ አጫጭር አጫጭር ነገሮች እንደ እንቅፋት ካልሆኑ በስተቀር ስራው ሰው ሊሰማው ሰው ሊቀበለው ከፈለገ ይሄኛው መስመር እጅግ እጅግ እጅግ በጣም ጥሩ መስመር ነው። እንዳልኩሽ ስራሽን በጣም ማጠናከር አለብሽ። በዛ ላይ ደግሞ ቶሎ ቶሎ ቻነሎቹ አፕዴትድ ቢሆኑ ጥሩ ነው። ጥሩ ጥሩ ስራ አዳዲስ ቢገባበት ጥሩ ነው እና ከዛኛው ጋር አይነጻጸር። እንግዲህ ትልቁ ችግር እኔ እንግዲህ ስታብሊሽድ እንዳረኩ የቆየሁ እንደመሆኔ ራሴን ብዙ ነገር ችዬ መሄድ ይችላለሁ። ለአዳዲሶቹ ግን ትንሽ ፈተና የሚሆነው ምንድን ነው፣ ከሰሩ በኋላ የድሮ ሄደሽ ትሸጫለሽ፣ ስትሸጭ ወዲያው ገንዘብ ታገኛል። አሁን ፕሮዳክሽን ኮስቱ በጣም ጨምሯል። እንደዚህ የተዘጋጀ ገንዘብ ደግሞ ወዲያው ኢንቨስትመንትሽን ሊመልስ የሚችል ብዙ የለም። ስለዚህ ምንድን ነው እድል ነው የሚሞከረው። እዛ ላይ ታወጫዋለሽ፣ ሰው ከሰማ ያ ይመለሳል፣ ሰው ካልሰማው ያው አስቸጋሪ ይሆናል። እና የማየው ትልቁ ችግር ይሄ ነው፣ በተለይ ለአዳዲሶች እና በሚሰሩበት ጊዜ በጣም ጥንቃቄን ይሻል። ማርኬት ኦሪየንትድ የሆነ እና ትክክለኛ መስራት ፈለግኩ የፈለግኩት እንዲህ ለመስራት ነው በሚል እሳቤ የሚሰራ አይደለም። በጥንቃቄ ነው መሰራት ያለበት፣ ምክንያቱም ቀስ እያለ ነው የሚመጣው እና በአንድ አመት ውስጥ ሁለት አመት ውስጥ ሊሆን ይችላል ከቨር የሚያደርገው ኮስትሽን። ያ ነው እንግዲህ ትልቁ የሚመስለኝ። ግን ወዲያውም ሊመልስም ይችላል እና ዋናው አሁን ሬዲ የሆነው ገንዘብ እንግዲህ ያለው ላይቭ ሾው ላይ ነው። ስራው ከተሳካ ሰው ካዳመጠልሽ ላይቭ ሾው ጥሩ እሱ ላይ ነው ያለው እንደማየው። ግን እንደኔ አይነት ስታብሊሽ ላደረገ ድምፃዊ ደግሞ ጥሩ ነው። ለእኔ ትልቅ ደስ የሚል መንገድ ነው ይሆነልኝ። ክፍያዬ በዶላር ሆኖልኛል። ይነስም ብዛም ወራዊ የሆነ ትንሽ የዶላር ኢንካም ያመጣል። ትልቅ ለውጥ ነው።
0: ምናልባት ያ የድሮ የቴክኒካል እውቀትህ መማርህ፣ ከዛ ደግሞ በሙዚቃ ውስጥ ለረጅም ዓመት መቆየትህ ለዚህ ሁሉ ጥሩ ነገርን እንደሚጠርግልህ እርግጠኛ ነኝ። እና
1: ዋናው ነገር ምንድን ነው አሁን ኮንቴንት ማኔጀሮች አሉ። አሁን እኔ ራሴ አልሰራም። እኔ ምንድን ነው መረዳት ነው፣ ያንን የሚሰራውን ሰው በትክክል መግባባትና ሞኒተር ማድረግ። አንድ ጊዜ ልክ እንደ አሁን የሚገርምሻል እንደ ስቶክ ማርኬት በዩ፣ ምክንያት ሁሉን ነገር አያወዛ በየለቱ እስቲ ዛሬ ምን ዋለ፣ እንዴት ሆነ፣ ወጣ፣ ስንት ሰው አየው፣ እንደዚህ በቀሱን እሱ ኢንጌጅመንት በጣም ኢንትረስቲንግ ነው አግኝቼዋለሁ፣ ደስ የሚል ነገር ነው አግኝቼዋለሁ። ግን ኮንቴንት ማኔጀር ግን አለ እና እሱ ነው ብዙ ነገሩን ይሄ ነገር እንደዚህ ሆነ፣ ለምን ሆነ ይሄ ነገር። አሁን ለምሳሌ ኮፒ ያደርጉብሽ እና ይጭኑታል፣ እነሱን ማስወረድ በጣም ኮፒራይቱ ራሱ በጣም ስትሪክት ነው። አሁን አይደለም እነሱን ኤአይ ራሱ አድርገው የሚሰሩትን ልጆች ራሱ ወዲያው ነው የምናስወርደው፣ ሪሞቭ የምናስደርገው። እና በጣም ጥሩ በብዙ አንጻር በብዙ መልኩ ስታዩ በጣም ጥሩ ነው። አንድ የበለጠ ጥሩ የሚያደርገው ነገር ደግሞ ምንድን ነው እንድትሰሪ ይገፋፋል። ምክንያቱም ኮንቴንት ብዙ በጫንሽ ቁጥር ሰው ወደ አንቺ ቻናል እንዲሄድ፣ ሰው ወደ እንዲያይሽ ፍላጎቱ እንዲጨምር

0: ደግሞ ለምሳሌ ቆየኝ እንጂ እንደውም ካን ከፊት ለፊቴ ማውጣቸው ሲንግሎች አሉኝ ራሱ ሌሎችን የነበሩትን ሪቫይዝ ያረኩ እንደዚህ አሉ ስራቸውን ያቀድኳቸው በሚቀጥሉት 3 ወር ውስጥ ማከናውናቸው ስለዚህ ጥሩ ነው በብዙ መልኩ ኤስታብሊሽ ላረገ ሙዚቀኛ ዳድምሳዊ በጣም ጥሩ ነገር በጣም
1: የሚሰራ ሰው የላቡን የልፋቱን ሲያገኝ እንደገና ተጨማሪ ጥሩ ስራ እንዲሰራ መንገድ ይከፍትለታልና አሁን ብዙ ጊዜ በእኛ ሀገር የሚባለው ምንድነው የሙዚቃ ሰዎች ወይም የመድረክ ሰዎች ጥሩ ደረጃ ላይ ሆኖ መጨረሻ ላይ ወደ መጨረሻ እድሜያቸው ላይና ጥሩ ተከፋይ ስላልነበሩ አሁን ግን እንዲህ መሆኑ በራሱ ጥሩ ነገር ነው ምክንያቱም የለቱ ገንዘብ ወደ ሌላ ነገር ላይ ኢንቨስት ይሆናል ያ ሰው ሙዚቃ በማይዘፍን ጊዜ ያ ኢንቨስትመንት ህይወቱን የተቀረውን ህይወቱን የሚከፍለው ሊሆን ይችላል
0: ይደጉመናል ለሱ እንግዲህ ደግሞ ከጊዜ ጋር ምናየው ነው ግን ዋናው ቁም ነገር ምንድነው ኮንቴንት ኦልሬዲ አየር ላይ ስለሚኖር ሰው ምን እየፈላለገ ማየቱ ስለማይቀር ይሆነች ጠብጠብ ሚል ነገር አይጠፋም ከበፊቱ ስርዓት ይሄኛው በፊት በቀተሽ አንድ እኮ ተሸጫለሽ ተሸጫቸዋለሽ ከዛ በኋላ አለቀ መጉም አግዝም ሮያሊቲ ብራን የሚባል ነገር ብዙ የለም ብዙዎቹ ደግሞ ሲገዙ እንደ እድሜ ልክ አድርገው ነው የሚገዙት ይሄም በጣም ከባድ ነገር ነው ሲመጣም ገንዘቡ ይሄ በጣም ጥርቅም ያለና የሆነ ህይወትን የሚቀይር አይነት ስለማይሆን እሱ ላይ ጉዳት ነበረ ግን የድሮቹ ብዙ ምክንያት አለው ጊዜው እንደዚህ ቀየራል ብለውም ስላላሰቡ ይመስለኛል ሳይዘጋጁ ቶሎ ቶሎ በጣም ነው እንትኑ የሚቀየረው የሚገርምሽ ከካሴት ወደ ሲዲ ሲመጣ ራሱ የተፈጠረው የኮፒ ኢሹ በጣም ትልቅ ነበረ በጣም ትልቅ ጉዳት ከዛ ከሲዲ ወደዚህኛው ፕላትፎርም ለመምጣት ግን እኛ ሀገር ቢያንስ 5-6 አመት ክፍተት ፈጥሯል በጣም ምንም ዝግጅቱም አልነበረም ሲዲውን ራሱ በቃ ሲያበቃ ከዛ ፍላሽ ነው የመጣው ከፍላሽ በኋላ የዓለም ላይ አፕል ሚውዚክ ለስፖቲፋይ ብቻ ይሄ በኦንላይን መሻሻት ሲጀመር እኛ ጋር ምንም ነገር የለም ሳውም ሬዲ አልነበረ ዝግጅቱም የለው በዛ የተነሳ 6 አመት ፈጀብን ይመስለኛል አሁን ለዩቲዩብ ነው መልስ ይዞልን የመጣው እሱ ደግሞ ምን ያህል ይከተላል እንዴት ይሆናል አብረን ከጊዜ ጋር ምን አይሆነው
1: አድማጮቻችን ከድምፃዊ ሚካኤል በላይነህ ጋር ያደረግነው ቆይታ አልተጠናቀቀም። ቀሪውን በክፍል 2 ዝግጅታችን ይዘን እንቀርባለን። ተከታተሉን። ለኤስፔስ ራዲዮ ማርታ ጸጋው ነበርኩ ከሜልበርን።

0: እያደመጡ የነበረው የኤስፔስ አማርኛ ፕሮግራምን ነበር። የፕሮግራሙን ቀጥታ ስርጭት ሰኞና አርብ ምሽቶች ያድምጡ። እንዲሁም ድረገጻችንን በመጎብኘት ኦን ዲማንድ እና በኤስፔስ ሞባይል አፕ ማድመጥ ይችላሉ። ድረገጻችንን sps.com.au/amharicን ይጎብኙ።
1: July 5th and July 31st, Ice Cube's Big 3 is back at the Amerant Bank Arena, featuring big stars like Dwight Howard, Joe Johnson, Lance Stephenson, and more, and featuring your home team, the Miami 305, led by Michael Beasley. Grab your tickets now at big3.com/tickets or Ticketmaster. Presented by iHeart.
2: You're listening to SBS Audio. We are currently in an ad break. Your program will resume shortly. You're listening to SBS Audio. We are currently in an ad break. Your program will resume shortly.
3: የዓለማችንን ድንቅ እይታዎችና ህዝቦቿን በተመለከተ በዴትላይን ማክሰኞ ከሶሳ ተኩል ጀምሮ በSBS ወይም ኦን ዲማንድ ያግኙ።
4: sbs.com.au/amharican የርሶ የኦንላይን ቤት ያድርጉት። ወቅታዊ ዜናዎች፣ ወቅታዊ ጉዳዮችና መዝናኛን ከsbs.com.au/amharic ያግኙ። SBS አማርኛን ማድመጥ ያስደስቶታልን? ወጎን በፌስቡክ ገጻችን ይከተሉ፣ ላይክ አድርጉን፣ አታዮችንም ያጋሩን። SBS Amharic Facebook
0: አድማጮቻችን እየተከታተላችሁ ያላችሁት የኤስቢኤስ ራዲዮ የአማርኛ ቋንቋ ዝግጅታችንን ነው። በማስከተልም እናቀርብላችሁ ወቅታዊው የዓለም ዋንጫን የተመለከተው ፕሮግራማችን ይሆናል። ኤልያስ ኩዲሳ ከቀድሞ የኢትዮጵያ ብሔራዊ ቡድን ተጫዋቾች ከነበሩት ከኤርሚያስ ወንድሙና ኤልያስ ጆር ጋር ያደረገውን ቆይታ ነው እነሆ።
5: ከማህበረሰብ ለማህበረሰብ

0: የ2026ቱ የዓለም ዋንጫ እንደደመቀ ቀጥሏል። አዘጋጆቹ ሜክሲኮ፣ ካናዳ እና አሜሪካ በጋራ ባዘጋጁት ውድድር ያልተጠበቁ ክስተቶች እየተስተናገዱ ሲሆን 48 ቡድኖች በ12 ምድቦች ተከፍለው አራት ቡድኖች በየምድባቸው ካሉ ሀገሮች ጋር እየተፋለሙ ወደ ቀጣዩ ዙርና ለዋንጫ ለመድረስ የሚያደርጉት ትንቅንቅ ቀጥሏል። በሜክሲኮ አዛቲካ ስቴዲየም መክፈቻው የነበረው የዓለም ዋንጫ እግር ኳስ ዓለምን አንድ ያደርጋል በሚል መርህ በ2010 የደቡብ አፍሪካ ዓለም ዋንጫ ላይ ዋካ ዋካ ዜማን የተጫወተችው ሻኪራ ከናይጄሪያዊ ድምፃዊ አፍሮቢትን በዓለም ላይ ያሰምቱ ኮከብ የተባለው ቦሪና ቦይና ዳይ ዳይ ተነስ ቀጥል አትቁም ሕይወት ይቀጥላል ብርሃን አለ ከፊት ተስፋ አትጣ የሚል አጠቃላይ ይዘት አለው ሙዚቃቸው። ዓለም ሁሉ በዚህ ሰዓት ባንድ ልብ ይመታል። ልዩ ባህሎች ልዩ ቋንቋዎች ቢኖሩም በእግር ኳስ ሁሉም አንድ ይሆናል በማለት መክፈቻውን ደማቅ አድርገውት ነበረ። በዓለም ዋንጫ ታሪክ 3 የመክፈቻ ጨዋታዎች የተደረጉበት ባለ ታሪኩ የሆነው የሜክሲኮ አዛቲካ ስቴዲየም በ1970 በ1986 እና የዚህ ዓመት ዓለም ዋንጫን በማጫወት ይጠቀሳል። ይህ ስቴዲየም ፔሌ በ1970 ማራዶና በ1986 ተጫውተውበታል። የአውስትራሊያ ደጋፊዎች የጓደኝነት መንፈስ ያላቸው ሰው አክባሪዎች በተባሉበት የዚህ ዓመት የዓለም ዋንጫ ጃፓኖች ስርዓት ያላቸው ስቴዲየምን የሚያጸዱ እንግሊዞች ታላቅ ህብረ ዝማሬና የኳስ ባህል ኖርዌይ የተደራጁና ሰላማዊ ደጋፊዎች የሚሉ ስያሜዎች ተሰጥቷቸዋል። የዚህ ዓመት የዓለም ዋንጫን ባየሁ መጠን እንዴት አገኘሁ ስንል የተሳካለት የፊት መስመር አጥቂ ግብ አዳኝ የሚባለው የቀድሞ መብራት ኃይልና ኢትዮጵያ ወጣትና ብሔራዊ ቡድን ተጫዋች ኤልያስ ጁዋርን ስለ 2026ቱ የዓለም ዋንጫ ጠይቀነዋል።
1: አፍሪካ ቲሞች እነ ሴኔጋል እና ቱኒዚያ ሌሎቹ ተዘጋጅተውበት የመጡ አይመስልም። ደካማ ጎና አላቸው እና ሞሮኮ ጠንካራው ደግሞ ዲሞክራሲያዊ ኮንጎ እና ሞሮኮ

0: አሜሪካ የተሻለ ፉክክር እያደረጉ ነው። ጥሩ ሆኖ ነው የመጡት። ወደ ኤሮፕ ደግሞ ስንመጣ ወደ ኤሮፕ ያሉት ደግሞ እንደ ክሮኤሽያ፣ ቱርክ ያሉ ደግሞ በጊዜ ጥሩ ብቃት እያሳዩ አይደሉም። ወደዚህ ደግሞ ወደ እኛ ምስል ነው ሶኮሮ የሚለው ያው እንግዲህ ከአንድ ጨዋታ ነው ያየሁት። የተሻለ ነገር አለው። ሁለተኛው ደግሞ ጥሩ አልነበረም። ያው የተለየ ነገር የለውም። ሶኮሮ ብዙም ለውጥ ያሳየ ቡድን አይደለም። እንቅስቃሴውም ብዙም ነገር ለውጥ የትም ይሄዳል ብዬ አላስብም። ኒውዚላንድ ግን የተሻለ ቲም ሆኖ ተገኝቷል። ኒውዚላንድ ከዚህ በፊት ብዙም የማይታወቅ ብዙም ያልተሰማለት በጣም ተሻሽሎ የመጣ የኒውዚላንድ ቡድን በጣም ጥሩ ነው። በተረፈ ትልቅ በጣም ጃይንት የሚባሉ ደግሞ እነ ብራዚል ብዙም የተሻለ ነገር የሚያሳዩ ነገር አይደሉም። እነ ሞሮኮ የተሻሉ ናቸው። አሁን ፈረንሳይ ደግሞ ኒውዚላንድ፣ አርጀንቲና በጣም ጠንካራ ቲሞች ናቸው እና እንደዚህ ናቸው። ዲሞክራቲክ ኮንጎ በጣም የተሻለ ነው። እነዚህ ትንሽ ስትሮንግ ነገር ይታያል። ኖርዌይም ጥሩ የተሻለ ነው። እንቅስቃሴው የሁሉ ቡድን ተመሳሳይነት ነገር አለው። በማጥቃት ሁኔታ ውስጥ ተመሳሳይነት አለው፣ ግን በጣም አውትሻይን የወጣ ተጫዋች ምንም ነገር አይታይም። ምንም የታየ ነገር የለውም። ከአራት ዓመት በፊት የተደረገው ጨዋታ ከስምንት ዓመት በፊት የተደረገው ጨዋታ ሲታይ እያንዳንዱ ቡድን ላይ አምስት አራት ልጆች የተሻለ በጣም ታለንትድ የሆኑ ልጆች የሚታዩበት ነገር። አሁን ግን ምንም ነገር የታየው ነገር የለም። እኔ ይሄ ነውም ተጫዋች አላየውም። እንደውም እነ ሜሲ እና እነ ፓፔ የተሻሉ ሆኖ ተገኝተዋል። ምንም የተለየ አውትሻይን አድርጎ በእያንዳንዱ ክለብ የወጣ አንድም ተጫዋች አላየውም እስካሁን። እኔ ባየሁት ነው፣ የራሴን ነው ግምት ብሰጠው፣ ምንም የተሻለ ነገር አላየውም። ያው የድሮዎቹ ናቸው። እነ ሜሲ አሁን ጥሩ ነው፣ ምንም ድጋፍ ባለው ጨዋታ ቢጫወትም የተሻለ ነው። እነሱም ነው እንጂ እንደዚህ በጣም አውትሻይን የምትላቸው ምናልባት ፈረንሳይ በጣም የተሻለ ቲም ነው። ወጣቶች አሉበት እነ ኦሊሴ ምናምን። አሁን እነሱ ጥሩ ጥሩ ነገር ኦሊሴ ነው የሚታየው። ሌላ ብዙም የታየኝ አውትሻይን የሚያደርግ ተጫዋች አላየውም። ሁለት ቡድኖችን አሁን ሞሮኮን በጣም ነው የምጠብቀው። ሞሮኮ ከነ አርጀንቲና፣ ከኒውዚላንድ፣ ከብራዚል የተሻለ ቡድን ነው። ምናልባት ሞሮኮን ጠብቀው። ሪኮስም በጣም ጠንካራ ቲም ሆነዋል። ግን ሞሮኮ በጣም እኔ እንጃ እስከ አራት ውስጥ የመሄድም ቻንስ አለው ብዬ በራሴ ገምታለሁ። ሌሎቹን እነ ብራዚልም እና አርጀንቲና አሁን ፈረንሳይ ጥሩ የተሟላ ቲም ነው። አርጀንቲናም የተሟላ ቲም ነው። ሆላንድም የተሟላ ቲም ነው። ከነዚህ ጋራ እንግዲህ ጥሩ ተፈካካሪ ይሆናል። ወደ ስምንት ውስጥ አራት ውስጥ የመግባት ቻንስ አለው ብዬ ለሞሮኮ ልሰጠው እችላለሁ። ሞሮኮ ከሁሉም ጃይንት ከተባሉት ቲሞች የተሟላ ቲም ነው። እውነት ለመናገር አርጀንቲና ወይንም ደግሞ ፈረንሳይ ነው የሚበላው ብዬ ነው የማስበው።
1: የቀድሞ የኢትዮጵያ ብሔራዊ ቡድን አጥቂ በክለብ ደረጃ ለጥቁር አንበሳ፣ ኢትዮጵያ መድንና መብራት ኃይል የተጫወተው ኤርሚያስ ወንድሙ የ2026 የዓለም ዋንጫን በተመለከተ የሚከተለውን አስተያየት ሰጥቶናል።
2: ያው የዓለም ዋንጫን ሁሌ በሚደረግበት ጊዜ እንግዲህ ያው ዓለም ሁሉ የሚጠብቀው ስለሆነ በትልቅ ደረጃ የሚዘጋጅ ውድድር ነው እና የአሁኑም ከሌላዎቹ ጊዜ የሚተናነስ አይደለም ዝግጅቱ ሁኔታ እና ውድድሩም እንዳየው ጥሩ ተፎካካሪነት ያለበት ውድድር ነው እስካሁን የታየው። ውጤቶቹም በአብዛኛዎቹ በጣም የተቀራራቢ ውጤቶች እና አንዳንዶቹም ሰርፕራይዝ የሆኑ ውጤቶች የታዩበት ሲሆን ከጥቂት ጨዋታዎች በስተቀር ከጀርመን፣ ከሆላንድ እና ዛሬ ከፖርቹጋል ሰፋ ባለ ጎል ልዩነት ከማሸነፋቸው በስተቀር አብዛኛው ተቀራራቢና ተፎካካሪ የሆነ ውድድር ነው እና እንዲሁም የአውስትራሊያ ቡድን በተለይ በመጀመሪያው ውድድር ላይ 2-0 በማሸነፍ ጥሩ ውጤት አስመዝግቦ ነበረ እና በሁለተኛው በአሜሪካ 2-0 ተሸንፈው ነበር እና ትንሽ ጥሩ ቡድን ነው እያለ ትንሽ ያስተላለፍ ችግር አይቼበታለሁ። በተለይ ካንዱና የሚባለው ተጫዋች ከመጀመሪያው ፈርስት ኢለቨን ውስጥ መግባት ነበረበት የመጀመሪያውን ጨዋታ። ከዛ በፊትም የነበሩበት ላይ በገባበትም ጊዜ ያው በተደጋጋሚ ጎሎች በማስቆጠር የአጥቂውን የፊት ያለውን ጥንካሬ ነው ያሳየ ነበር እና በዛ እና እንዲሁም ሌሎች ተጫዋቾች በአግባቡ ስላልገቡ ይመስለኛል የሁለተኛውን ጨዋታ ሊሸነፉ የቻሉት እንጂ ስቲል አሁንም ቻንስ እንዳላቸው እና ጥሩ ተፎካካሪነታቸውን አሳይተውበታል። የአፍሪካ ቲሞች ብዙዎቹ እንደጠበቅኳቸው አላገኘኋቸውም። ካየኋቸው ትንሽ ጥሩ ሆነው ያገኘኋቸው የአይቮሪ ኮስት እና የሞሮኮ ናቸው። ሞሮኮ ባለፉት ዓመታት ጀምሮ ጥሩ ኮንሲስተንሲ የሆነ ጥሩ

0: ጥሩ ተጫዋች መስሎ ይታየኛል በኮከብነት ደረጃ። እንዲሁም ሜሲ እንግዲህ በዚሁ ከቀጠለ ሜሲም እንግዲህ ሰርፕራይዝ ሊያደርግ ይችላል። በተለይ በሁለቱ ውድድሮች ላይ 5 ጎል በማግባት ጥሩ ውጤት ለቡድኑ ሊያስመዘግብ ችሏል። እንዲያውም ፔናልቲ ባይስት ኖረው በሁለት ጨዋታ 2 ሃትሪክ በመስራት ምናልባት የመጀመሪያው በዓለም ዋንጫ በሁለት ተከታታይ ግጥሚያዎች ላይ 2 ሃትሪክ በማግባት የመጀመሪያው ሰው ይሆን ነበረ። እንደ አጋጣሚ ፔናልቲውን ስትሆን ያማል ይሆናል የሚል ግምት አለኝ። እንግዲህ ሌሎቹን እንግዲህ እያየሁኝ ነው። እንግዲህ ገና ብዙዎቹን በክለብ ደረጃ ሲጫወቱ ስለማላቃቸው ለመናገር ትንሽ ይከብደኛል። ግን ያማል ጥሩ ደረጃ ላይ ይመስለኛል። ከሞሮኮ እና ከአይቮሪ ኮስት እጠብቃለሁ። በተለይ ሞሮኮ ባለፉትም እንደዚሁ ትላልቅ ውድድሮች ላይ ጥሩ ውጤት ያመጣ ነበር። አሁንም ጥሩ ደረጃ ነው ያለው። በሁለቱ በኩል እጠብቃለሁኝ። ሌሎቹ ግን ይሄን ያህል ኮንቪንሲንግ አላደረጉኝም። ከዛ ውጭ ያው ኬፕ ቨርዴ ያው እንግዲህ ግማሽ ሚሊዮንም የማይሆን ሕዝብ ባላት እስካሁን በሁለቱ ውድድር ድሮ በመውጣት ሰርፕራይዝ የሆነ ውጤት አስመዝግባለች። ግን ይሄን ያህል ይገፋሉ ብዬ እንኳን አልጠብቅም። ከሴኔጋል እና ከሞሮኮ ጠብቃለሁ። ከአፍሪካ የተሻለ ውጤት ያመጣሉ ብዬ ከምጠብቃቸው ቡድኖች
1: አውስትራሊያ ከአሜሪካ ጋር ወደ ቀጣይ ምድብ ማለፏን ያረጋገጠችበት የዚህ ዓመት ዓለም ዋንጫ ከምድብ ኤ አፍሪካዊቷ ደቡብ አፍሪካ ከሜክሲኮ ጋር፣ ሌላኛው አፍሪካዊት ሞሮኮ ብራዚልን ተከትላ ሁለተኛ በመሆን ቀጣዩን ዙር ተቀላቅላለች። ከአፍሪካ ቡድኖች አይቬሪኮስት ከጀርመን ጋር፣ ጃፓን ከኒውዚርላንድ ጋር ወደ ቀጣይ ዙር ያለፉ ሲሆን ቀሪዎቹ ቡድኖች ቅዳሜና እሁድ በሚደረጉት ጨዋታዎች ይለያሉ። ለኤስቢኤስ ሬዲዮ ኤልያስ ጉዲሳ ቪክቶሪያ።

አድማጮቻችን የቀኑን ስርጭታችንን ከማጠናቀቃችን በፊት ዋና ዋና ዜናዎችን በድጋሚ እናስታውሳለን። በቬኔዙዌላ የመሬት መንቀጥቀጥ ፍርስራሽ ውስጥ አባትና ልጅ በህይወት ተርፈው ተገኙ። በዩጋንዳ የወታደራዊ ኃይል ከፍተኛ አመራር ሁለት የነጻ ፕሬሶችን ዘጉ። ካናዳ ደቡብ አፍሪካን በማሸነፍ ወደ 16ኛው ቡድኖች ዙር አሸንፋ ወጣች የሚሉት የቀኑ ዋና ዋና ዜናዎቻችን ናቸው። አድማጮቻችን በነገው ዕለት በዛሬው ዕለት በአውስትራሊያ ያለውን የአየር ትንበያ ስንመለከት በፐርስ ዝናባማ 18 ዲግሪ ሴንቲግሬድ እንዲሁም አደላይድ አነስተኛ ዝናብ ሊኖር ይችላል 18 ሜልበርን በተመሳሳይ ዝናባማ 17 ሆባርት ፀሐያማ 15 ካምብራ አነስተኛ ዝናብ ሊኖር ይችላል 15 ዲግሪ ሴንቲግሬድ ሲድኒ አነስተኛ ዝናብ ይኖራል 20 ዲግሪ ሴንቲግሬድ ኒውካስል ዝናባማ 18 ብሪስበን አነስተኛ ዝናብ ይኖራል 21 ዳርዊን በአብዛኛው ፀሐያማ 31 ዲግሪ ሴንቲግሬድ ይጠበቃል። አድማጮቻችን የሰኔ 22 ቀን 2018 ዓ.ም ምረት የቀኑ ፕሮግራማችን ይህንን ይመስል ነበር። በመጨረቡ እንደገና እንጠብቃችኋለን። ከቀኑ ፕሮግራማችን ጋር አብራችሁ የቆየሁት ማርታ ጸጋው ነበርኩ። ስንብታችን በናቲማን ሙዚቃ ይሆናል። ሸባርጎ ይለናል። መልካም ቀን።